0: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
1: እዚ ትሰምዖ ዘለኹም ብሞባይል ኦንላይንን ሬድዮን ዝመሓላለፍ SBS ትግርኛ እዩ። ሰላም ዝኸበርኩም ሰማዕትና ሰማዕቲ ሬድዮ SBS ሎሚ ሓሙስ 25 ሰነ 2026 እዩ። ንሓደ ሰዓት ዝቐርብ ናይ ትሕዝቶ ተዳሊና ኣለና። ፈለማ ህዝብታት ኣቦርጅንን ቶረስ ኣይላንደርን ነዝሎሚ መደብና ንመሓላልፈሉ ዘለና መሬት ጥንታውያን ባህላውያን ወነንቲ ምዃኖም ኣፍልጦ ክንብንፈቱ በዚ ድማ SBS ትግርኛ ንህዝብታት ውራንጅሩን ዋይ ውራን ናይ ሃገረ ኩሉንን ዝሓለፉን ዘለውን ዓበይቲ ዓዲ ክብሪ ይህብ። ምድባው ግጥማት ዋንጫ ዓለም 2026 ኣብ ኣጋ ምዝዛም ይዝርከብ። እዚ ዋንጫ ዓለም ምስ ኩሉ ሕለኽለኻቱን ፖለቲካዊ ፅልዋታቱን ከመይ ይኸይድ ከም ዘሎ ምስ ተንታኒ ስፖርት ነጋ ወልደ ጊዮርጊስ ኢብራሂም ዓሊ ዘካየዶ ቃለ መሕትት ነይሩ። ዝሓለፈ ዝጀመርናዮ ሎሚ ክንውደ ኢና። ካልኦት ሕዝቶታት እውን ኣለውና። ልኡክና ሰደደልና ፀብጻብ ኪዳን ምትሕባር ንሓድነት ኢትዮጵያ ብምርጫ ዝተዓወቶም መነባብር ከም ዘይርከብ ኣፍሊጡ። ኣባላት እውን ንፓርላማ ከይፅምበሩ ኣጠንቂቑ። ሚኒስተር ዜና ኤርትራ ኣብ ሲቪላዊ ትካላት ዝተዋፈሩ ኣባላት ሃገራዊ ኣገልግሎት ሓድሽን ኣዝዩ ዝለዓለን ደሞዝ ተገይርሎም ኢሉ። ሂማን ራይትስ ዎች ሰብ መዚ ትግራይ ሓድሽ ዘውፅዎ ሕጊ ግዱድ ወታደራዊ ኣገልግሎት ክስሩ ዝሓቲቱ ዝብሉን ካልእ ትሕዝቶታትን ዘለዎ እዩ ድሕር ዜና ዝቐርብ እዩ። ባር ንኹሉ መደባትና ንምክታል ምስ ሓበና ሓቢርኩም ክፀንሑ ዝዕድመኩም ኣዳለውን ኣቕራብን ዝመደብ ነሰመረ ሕጂ ብቐጥታ ናብ ዕለታዊ ዜና። ንሎሚ ሓሙስ 25 ሰነ 2026 ዝተዳለዉ ዜናታት ኣቕርበልኩም ፈለማ ኣርሳቶም። ፖሊን ሃንሰን መብዛሕቶም ኣውስትራልያውያን ብሕብረ ብዙሕ ባህሊ ወይ ማልቲካልቸራል ዘይኮነስ ንኣሃዳዊ ባህሊ ወይ ሞኖካልቸር ዘለዋ ሃገር ክትከውን ንዝገበረቶ ፃውዒት ከም ዝድግፍዎ ገሊጻ። እቲ ኣብ ኤንዲኣኤስ ተገይሩ ዘሎ ለውጢ ኣብ ውሽጢ 4 ዓመታት ልዕሊ 200,000 ሰባት ካብቲ ደገፍ ከም ዝእለዩን ናይ 38 ቢልዮን ዶላር ወፃኢ ከድሕን ከም ዝኽእልን ይግመት። ክርስቲያኖ ሮናልዶ 2 ብምዝጋብ ኣብ ፀወታታት ዋንጫ ዓለምቲ እንኮ ተፃዋታይ ን6 ግዜ ኩዕሶ ኣብ መርበብ ዘእተወ ተፃዋታይ ኮይኑ ታሪክ ሰሪሑ። እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ።

0: ኣርእስታት ዜና ከም ክሳብ መፀኒሕኩም ሰማዕትና ዝርዝራቱ ይቕፅል። ናይ ኣሜሪካ ፕረዚደንት ዶናልድ ትራምፕ ኢራንና ኣብቲ ምስ ኣሜሪካ ብፈለማ ናይ ሰላም ዝርርብ ብዙሕ ሕድገታት ከም ዝገበረት ገሊጹ። ኣብቲ ኣብ ስዊዘርላንድ ኣብ ዝርከብ ኣኽራን ናይ ብሩንገስቶክ መዘናግዒ ቦታ ዝተገብረ ርክብ ክልቲኦም ወገናት ኣብ ውሽጢ 60 መዓልትታት ቀዋሚ ስምምዕ ክግበር ክሰርሑ ተሰማሚዖም ኣለዉ። ሕቡራት መንግስታት ኣሜሪካ ድሕርቲ ናይ መጀመርታ ዝርርብ ካብ ሶንያ ትሒዛ ኣብ ልዕሊ ኢራን ንሱሳ መዓልቲ ዝፀንሕ ማዕቀብ ኣልዒላ ኣላ። ሰበስልጣን ኣሜሪካ ድማ እቲ ኣብ ሊባኖስ ዝካየድ ዘሎ ተፃበኦታት ዶ ምባል ማለት ኣብ መላእ እቲ ዞባ ግጭት ንምቁፅፃር ዝዓለመ ስምምዕ ክግበር ኣለዎ ኢሎም። ፕረዚደንት ትራምፕ እዚ እውን ፅቡቅ ይቕፅል ከም ዘሎ እዩ ዝገልጽ። እቲ ኩናት ብፅቡቅ እዩ ተካይዱ። ከም እትፈልጥዎ ብብዙሕ ኢና ተዓዊትና ዘለና። ኢራን ብዙሕ ሕድገታት እያ ትገብር ዘላ። እንታይ ከም ዝኸውን ድማ ክንርኢና። እንተኾነ ኣዝዩ ሓያል ነገር እዩ ዘሎ። ኣዝዩ ፅቡቅ። ናይ ውድብ ሕቡራት ሃገራት ሓላፊ ትካል ኒክሌስ ናይ ኢራን ኒክሌሳዊ መህብተም ቦታታት ተቆፃፀርቱ ክበፅሕዎ ምዃኖም ክፍልጥ እንከሎ እዚ መፀ ኣሜሪካን ኢራንን ኣብቲ ጉዳይ ዝጋጮ ርእቶ ኣብ ዝህባሉ ዘለዋ እየን። ናይ ኣሜሪካ ፕረዚደንት ዶናልድ ትራምፕ ኢራን ናይ ኒክሌሳዊ መርማሪ ኣካል ናብቲ ቦታ ከም ዝበፅሕ ኣካል ናይቲ ዝተገብረ ስምምዕ ኮይኑ ኢራን ተሰማሚዓያ ክብል ከሎ ኢራናውያን ሰበስልጣን ግን ነዚ ይነፅግዎ። ኢራን ካብ ነዊሕ እዋናት ሒዛ ዩራኒየም ክሳዕ 60 ሚእታዊ ንጹህ ከተማዕብል እትኽእል ኣብ ዓለም ንሳ ጥራይ እኳ እንተኾነት መደባታ ንሰላማዊ መዓላ ምዃን እያ ትገልጽ። ሓላፊ ኣህጉራዊ ወኪል ኣቶሚካዊ ፀዓት ራፋኤል ግሮሲ መርመራታት ከም ዝፍፀም ይገልጽ። ፖለቲካዊ መግለፂታት ክርዳእኒ ይኽእል እዩ። ኣካል ናይቲ ክውንነት እዮም። እቲ መሰረታዊ ነገር ግን ከዘኻኽረኩም ኣቓልቦ ክትብሉን ዝደሊ ክልቲኦም ፕረዚደንታት ክታሞም ዘንበርሉ ምርዳእ ተገይሩሎ። መራሒት ዋን ኔሽን ፖሊን ሃንሰን መብዛሕትኦም ኣውስትራልያውያን ብሕብረ ብዙሕ ባህሊ ወይ ማልቲካልቸራል ዘይኮነስ ንኣሃዳዊ ባህሊ ሞኖካልቸር ዘለዋ ሃገር ክትከውን ንዝገበረቶ ፃውዒት ከም ዝድግፎ ገሊፃ። ንሳ ኣብ ላዕለዋይ ባይቶ ኣብ ዘስማዓቶ መደረ ውርያት ሰባት ከም ናይ ቀደም ቀዳማይ ሚኒስትር ጆን ሃዋርድ ከምኡን ናይ ታሪክ ተመራማሪ ጀፈሪ ብለይ ብዝርዝር ብምቕራብ ንሕብረ ብዙሕ ባህሊ ዘይኮነስ ነቲ ንሳ ዘቕረበቶ ኣሃዳዊ ባህሊ ከም ዝድግፉ እያ ትገልጽ። ሴነተር ሃንሰን ናይ ኣውስትራልያ ሞኖካልቸር ወይ ናይ ኣሃዱ ባህሊ ንኩሉ ዓይነት ኣፈላለይ ኣብ ግምት ዘእተወ ሓቋፊ እዩ ክትብል ትገልጽ።
1: ኣውስትራልያን ሞኖካልቸር ኢዝ ኖት ኤክስክሉሲቭ ኢት ኢዝ ዌልኮሚንግ It's an umbrella which covers all manner of difference.
0: ናይ ኣውስትራልያ ኣሃዳዊ ባህሊ ወይ ሞኖካልቸር ምዃን ዝፈላለ ይኮነን። ንኩሉ ዝቕበል እዩ፣ ንኩሉ ዝሓቁፍ እዩ፣ ንኩሉ ዓይነት ፍልሊ ዝሽፍን ፅላል እዩ። ረሳሕ ቃል ኣይኮነን። ሕጂ ከዘኻኽረኩም ዝደልዮ ንሃገራዊ መዝሙር ከም ያንግ ኤንድ ፍሪ ናብ ዋን ኤንድ ፍሪ ኣይቀይርናን ዲና። ኣውስትራልያ ሰባት ናብ ገማግም ባሕሪኣ ክሰጥሑን ከእውን ኣይጎተተትን። ካብ ካልእ ቦታታት ዝመፁ ሰባት ናብዚ ክመፁ ይመርፁ እዮም። ከም ሓቂ ናብዚ ክመፁ ኣብሪጋ እዮም ዘለዉ ኣውስትራልያውያን ንምዃን ዝመርፁ እዮም። ካብ መጠን ንላዕሊ ምውሳኽ ክብደት ሰብነት ወይ ምኽሳዕ እናወስኸ ይኸይድ ከም ዘሎን ከምኡውን ኣብ ኩሉ ክሊ ዕድመ ንዘለዉ ሰባት ክሳዕ ክንደይ ከም ዝፀልዎም ሓድሽ ፀብጻብ ኣጠንቂቑ። ኣውስትራልያን ኢንስቲትዩት ኦፍ ሄልዝ ኤንድ ዌልፌር ከም ዝገለጾ ምኽሳዕ ልሙድ ካብ ምዃን ሓሊፉ ኣቐዲሙ ይጅምርን ንብዙሓት ሰባት ኣብ ሙሉእ ዕድሚኦን ይጸልዎምን ኣሎ ኢሉ። ካብ 222 ክሳብ 224 13 ሚልዮን ዓበይትን ካብ 2 ክሳብ 17 ዓመት ዝዕድሚኦም 1.4 ሚልዮን ቆልዑን ልዕሊ ክብደት ወይ ርጉዲ ከም ዘለዎም ተፈሊጡሎ። ኤሚ ያንግ ካብ ናይ ኣውስትራልያ ትካል ጥዕናን ድሕነትን ልዕሊ መጠን ክብደት ከምኡውን ልዕሊ ንቡር ምኽሳዕ ኣብ ኣውስትራልያ ንትንባኾ ቀዲሙ ቀንዲ ምኽንያት ሕማምን ሞትን ኮይኑ ከም ዘሎ ትገልጽ። ስለዚ ልዕሊ ንብረት ክብደት ጠንቂ ሕማም ልቢ፣ ወቕዒ ሕማም ረሲዕ፣ መንሽሮ ማዓናጡ ዝኣመሰሉ ስለ ዝኾነ ሰባት ብዛዕባ እዚ ሓደጋ እዚ ክፈልጡ ንደሊ። ኣብ ሰፊሕ ክፋል ዩናይትድ ኪንግደም ብርቱዕ ሙቐት ዝምልከት መጠንቀቕታታት ተዋሂቡ። ኣብ ደቡባዊ ዓዲ እንግሊዝ ሙቐት 38 ዲግሪ ክበፅሕ ከም ዝኽእል ትንቢት ኣሎ። እዚ ሙቐት እዚ ክሳብ 39 ዲግሪ

0: እውን ክበጽሕ ይኽእል ተባሂሉ ኣብ መላዓዲ እንግሊዝ ወልስን ብኣማይ ዝቝፀረ ኣብያተ ትምህርቲ ተዓፅን ምህላውንን ገያሾ ባቡር ኣድላይ ካብ ዘይኮነ መገሻታት ክቕጠቡ ድማ ምሕፅን ተቐሪቡ እቲ ኣብ ኤንዲኣኤስ ተገይሩ ዘሎ ለውጢ ኣብ ውሽጢ 4 ዓመታት ልዕሊ 200,000 ሰባት ካብቲ ደገፍ ከም ዝእለዩን ናይ 38 ቢልዮን ዶላር ወፃኢ ከድሕንን ከም ዝኽእል ተፈሊጡ መራሒት ሰልፍ ግሪንስ ላሪሳ ዋተርስ እቲ ናይ ሰልፋ ንመንግስቲ ሰልፋ ንመንግስቲ ንገለ ካብቲ ዝኸፍአ ክፋል ዝመደቦ ንኸወግዶ ከእምኖ ከም ዝኽኣለን ንዝያደ ሕድገታት ክቃለስ ከም እተመባፅዕን ትገልጽ
1: What we managed to shave off some of the worst and cruelest parts of this bill.
0: ንገለ ካብቲ ዝኸፍአን ጨካንን ክፋል ናይ ዝሕጊ መድሕን ጌርና ክንሪኦ ንኽእሊና ነቶም ኣብ ልዕሊ ስንኩላን ሓደጋ ከውርዱ ዝደልዩ ለበርን ጥምረትን ደው ከነብል ክኢልና ኣለና ስለዚ ገለ ለውጥታት ጌርና ኢና ሚኒስተር ሕርሻ ጁሊ ኮሊንስ ሳልሳይ ኣወንታዊ ውፅኢት ወይ ሪዛልት ኣብ ሳውዝ ኣውስትራልያ ዝተኸስተ H5N1 ዝበሃል ዓይነት ሕማም ኣዕዋፍ ወይ በርድ ፍሉ ከም ዝተረኸበ ንኻልእ ኣብ ኣውስትራልያ ተጠርጣሪ ከም ዝተረኽበን ኣረጋጊፃ እቲ ጉዳይ ኣብ ደቡብ ኣውስትራልያ ናይ መጀመርታ ምዃኑ ዝተረጋገፀ ኮይኑ ፕሪምየር ፒተር ማሊንስኪ ድማ ዝኾነ ዝሓመመ ወይ ናይ ዝሞተ ዑፍ ዝረኣየ ሰብ ብቕልጡፍ ፀብ ሪፖርት ክገብር ፀዊዑ እቲ ተረጋገፀን ተጠርጠረን ጉዳይ ኣብ ተሰዳዲ ባሕሪ ከም እተረኽበ ከምኡውን ሚስ ኮሊንስ ኣብ ፅላት ሕርሻ ናይቲ ሕማም ምልክት ከምዘየለ ገሊፃ ንሳ መንግስቲ ነቲ ሕማም ንምቁፅፃር ምላሽ ብዝግባእ ከም ዝተዳለወ እያ ትገልጽ
2: As I've said in recent days, I do want to assure the Australians that our government's bird flu response
0: ኣብዚ ቀረባ መዓልታት ከም ዝገለጽኩዎ ንኣውስትራልያውያን ናይ መንግስትና ንናይ ኣዕዋፍ ሕማም ዝምውሃብ ምላሽ ቁልጡፍን ዝተዋሃደን ምዃኑን ከምኡን ናይ ቢሎጂካዊ መልሰ ግብሪ መደባትና ኣዕሪና ከም ዘለና ከረጋግፅ ደሊ ምስ ናይ ግዝኣታት መንግስትን ተሪቶሪታትን ተሓባቢርና ንሰርሕ ኢና ዘለና ነዚ ናይ ባይታ ግብረ መልሲ እንተለይ ኣብቲ ኣብ ደቡብ ኣውስትራልያ ዘሎ ሓድሽ ተሪእዮ ዘጠቓልል እዩ ካብ ውድብ ሕቡራት ሃገራት ዝወፅእ ሓድሽ ፀብጻብ ከም ዘረጋግፆ ኣውስትራልያ ብናይ ኣህጉራዊ ሕጊ መሰረት ንስደተኛታት ካብ ግዝኣት ኣውፅያ ምስፋራ ሕጋዊ ሓላፍነት ክትወስድ ክትግደድ እያ ናይ ውድብ ሕቡራት ሃገራት ፍልይቲ መርማሪት ንሰብኣዊ መሰላት ስደተኛታት መንግስታት ናብ ካልኦት መንግስታት ወይ ኣህጉራውያን ትካላትን ናይ ውልቀ ትካላትን ምስግጋር ጉበአን ካብ ምፍፃም ካብ ሓላፍነት ክሃድማ እየ ኣይክእላንን ክብል ገሊፁ ዘ ኣሳይለም ሲከር ሪሶርስ ሰንተር ወይ ኤኤስኣርሲ ከም ዝገለጾ እዚ ንስደተኛታት ኣብ ወፃኢ ዝርከብ መዳጎኒ ብምፍጣር ሓተቲ ዕቑባ ናብ ናሩን ምስዳድ ሓላፍነትካ ናብ ናይ ውልቂ ኮንትራክተራት ምቕያር ምዃኑ ይገልጽ ምክትል ሓላፊት ኤኤስኣርሲ ያን ፋቨሮ እቲ ፀብጻብ እዚ ሕጂ ዘሎ ስርዓት ኢሰብኣዊ ምዃኑ ዘረጋግፅ እዩ ኢላ
3: given that this is a report on the back of numerous other reports and
0: recommendations እዚ ኣብ ርእስቲ ናይቲ ኣብ ዝሓለፈ 10 ዓመታት ብዙሕ ካልእ ፀብፃባትን ለበዋታትን ዝሓዘ ፀብፃብ እዩ እዚ ድማ ነቲ ኣህጉራዊ ሕጊ ዘኽብር እንኮ ሰብኣዊ ተግባር ነቲ ኣህጉራዊ ሕጊ ኣኽቢርካ ኣብ ወፃኢ ዘሎ መዳገኒ ምዕፃው ነቲ ጎዳኢ ፖሊሲና ምውጋድ እዩ ኣብዚ እዋን ንኩሎም ኣብቲ መዳገኒታት ዘለዉ ናብ ኣውስትራልያ ክነምፆም ኣለና ከምኡን ኣብዚ ዕቑባን ዝሓተቱ ብናይ ማሕበረሰብ ኣውስትራልያ ሕጋዊ መስርሕ ንምስላጥ ቀዋምን ሕጋውን ስጉምቲ ክንህብ ኣለና ኣብ ውድድራት ፊፋ ዋንጫ ዓለም 2026 ሎሚ ንመበል 14 መዓልቱ ውድድራት ቀፂሉ ኣሎ ሎሚ ንግሆ ካብ ዝተገብረ ግጥማት ብራዚል ንስኮትላንድ 3 ብባዶ ክትፅዕራ ከላ ስዊዘርላንድ ንካናዳ 2 ብ1 ቦዝኒያ ሆርዘጎቪና ንቀጠር 3 ብ1 ሞሮኮ ንሃይቲ 4 ብ2 ተወዲሎ ናይቲ ማሊ መበል 13 መዓልቲ ናይቲ ፀወታ ፅማቅ ፀብጻብ ከም ዝስዕብ ቀሪብ ኣሎ ፖርቱጋል ኣብ መበል 13 መዓልቲ ፀወታታት ንኡዝበኪስታን 5 ብባዶ ብገፊሕ ብምስዓር ኣብ ጉጅላኣ ደሚቃ ወፅያ ክርስትያኖ ሮናልዶ 2 ሸቶ ብምዝጋብ ኣብ ፀወታታት ዋንጫ ዓለም እቲ እንኮ ተፃዋታይ ን6ዱሽተ ግዜ ኩዕሶ ኣብ መርበብ ዘእተወ ተፃዋታይ ኮይኑ እቲ ወዲ 41 ዓመት ሓልቃ ጋንታ ፖርቱጋል ኣብቲ ታሪክ ናይቲ ውድድር ካልኣይ ብዕድመ ዝዓበየ ሸቶ ዘእተወ ኮይኑ እውን ተመዝጊብሉ ኣሎ ኮሎምብያ ንዲሞክራስያዊት ሪፑብሊክ ኮንጎ 1-0 ብምስዓር እቲ ዓወት ንኮሎምብያ ኣብ ቀዳማይ ተርታ ናይቲ ጉጅለ ሰቂልዋ እቲ ዓወት ንኮሎምብያ ናብ ጫፍ እቲ ጉጅ

0: ለን ናብ ዙሪያ 30 ክልተን ጋንታታት አህሊፍዋሎ ዘኸም ዝን ኮሎ እንግሊዝ አብጉጅለ ኤል ምስጋና ገጢማ አብላል ጾታን ዝበዝሕ ግዜ ኩዕሶ እንተ ተቆጻጸረት እኳ ብዘይ ስዕረት ባዶ ብባዶ ጾታ ወዲያ እቲ ውፅኢት ናይቲ ግጥም ድማ ክልቲአን ጋንታታት ናብ ኣውዲቅ ከምሕላፍ ደረጃ ንምሕላፍ ኣብ ናይ መወዳእታ ጾታታት ጉጅለኦም ክውሰን ተስፋ ክገብሩኦም ካልእ ኣብጉጅለ ኤል ክሮኤሽያ ኣብ ልዕሊ ፓናማ ገጢማ ወሳኒ ሓደ ብባዶ ክትዕወት ከላ ንፓናማ ካብቲ ውድድር ገሊፋታ ናብ ጋንታ ሶኮር ምስ ንሓልፍ ኣውስትራልያ ኣብ ቲምስ ፓራጓይ ትገብሮ ወሳኒ ፀወታ ገዲም ናይ ማእዝን ተፃዋታይ ማቲው ሊኪ ብሰንኪ ዘጋጠሞ መስፈርቲ ከምዘይ ፃወት ተሓጋጋዚ ኣሰልጣኒ ፖል ኦኮን ኣረጋጊፁ
1: an experienced player
0: ስለዚ ኣብዚ እዋን እዚ ንጡፍ ኣይኮነን ኣዝዩ ሕማቕ ኣጋጣሚ እዩ ንሱ ምኩር ተፃወታ እዩ ኣብዚ ፀወታ እዚ ብቐፃሊ ክንጥቀመሉ ምኽኣልና ነርና ኣብ ማት ዘጋጠመ ዝኾነ ይኹን ኩነታት ግን ኣብዚ ውድድር እዚ ክሳብ ዘለናዮ በፂሕና ኣለና ጋንታ ሶኮሩስ ናብቲ ናይ ኣውዲካ ምሕላፍ ደረጃ ንምሕላፍ ማዕረ ንማዕረ ምውፃእ ጥራዩ ዝኣኽላ ኦኮን ቀዳማይ ሚኒስትር ኣብታ መዓልቲ ፀወታ ኣውስትራልያውያን ነቲ ግጥም እንትክዕዘቦ ናይ ስራሕ ዕረፍቲ ከፍቅደሎም ብምትስፋው ብመልክዕ ዳእላ ሓቲቱ እፅበአ ቀዳማይ ሚኒስትርና ሚስተር ኣልቤኔዝ ከምኡ ክገብር ኢና ንፅበእ ንኩሉ ሰብ ናይ ሓደ መዓልቲ ዕረፍቲ ክህቦ ሞ ነፍሲ ወከፍ ብዝረኸቦ ኣጋጣሚ ቴሌቭዥኑ ክርኢ ምኽኣለ ሶኮርስ ኣንጻር ፓራጓይ ኣብ ትገጥመሉ ኣብ ኤስቢኤስ ከምኡን ኣብ ኤስቢኤስ ኦንዲማንድ ካብ ሰዓት 12 ቅድም ቀትሪ ብነፃ ክትዕዘቡ ትኽእሉ ኢኹም ክብረት ሰማዕትና ፀብፃብ ዋንጫ ዓለም 2026 ፊፋ ነይሩ ቅድሚ ዜና ምውዝዳእና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም ኣፐር ፀሓይ ዝለዕለ 22 ዲግሪ ሴንቲግሬድ ኣብ ኣደላይድ እውን ፀሓይ ክውዕል ዝለዕለ 17 ሜልበርን ብከፊል ደበና ዝለዕለ 14 ኣብ ሆባርት ፀሓይ ክውዕል ዝለዕለ 12 ኣብ ካምቢራ እውን ፀሓይ ዝለዕለ 15 ኣብ ሲድኒ ዝለዕለ 18 ብሪስበን ክዘንብ ዝለዕለ 22 ኣብ ዳርዊን ፀሓይ ክውዕል ዝለዕለ 32 ሎሚ ሓደ ናይ ኣውስትራልያ ዶላር 69 ሳንቲም ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 199 ቅርሽን 37 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ ዜና ወዲና ኣለና

0: sbs.com.au/audio.
1: ኩራ ስማትና ካብዚ ቀጥሎ ዝቀርብ ለኦና ሰደደልና ጸብጻቢ ጸጋይ ክንፈ ኣዳሊወሎ
2: ሰላም ጥዕና ሃበልና ከመይ ቀኒኩም ኩምራት ተኸታተልቲ ኤስቢኤስ ትግርኛ ንሰዓት ተዳለው ዜናታትን ሆፍ ለማርስታቶም ከነቐድም ቢሮ ሕርሻን ሃብ ተፈጥሮን ትግራይ ልዕሊ 100 ማሽነሪታት ሕርሻ ን6 ዞባታት ትግራይ ኣረኪቡ ኪዳን ምትሕብዋር ንሓድነት ኢትዮጵያ ኣብቲ ምርጫ ኢትዮጵያ ዝተዓወቱ መንበራት ከም ዘይርከብ ኣፍሊጡ ኣባላት እውን ፓርላማ ከይፅንበሩ ኣጠንቂቑ ኣሎ ሚኒስትር ዜና ኤርትራ ኣብ ስቢላት ትካላት ዝተዋፈሩ ኣባላት ሃገራዊ ኣገልግሎት ሓዱሽን ኣዝዩ ዝለዓለን ደመወዝ ተገይርሎም ኢሉ

ሂማን ራይትስ ዎች ምስ ትግራይ ሓድሽ ዘውፅኦ ሕጊ ግዱድ ወታደራዊ ኣገልግሎት ክስርዙ ፀዊዑ ዜጋታት ኢትዮጵያ ኤርትራ ሱዳንን ሶማልያን ናብ ዞባ ምብራቅ ሊብያ ከየኣትዉ ተኣጊዶም ኣብ ስዑድ ዓረብ ክሳብ 8 ዓመት ዝበፅሕ ናይ ማእሰርቲ መቕፃዕቲ ተፈሪድሎም ዝነበሩ 343 ኢትዮጵያውያን ናብ ሃገሮም ተመሊሶም ጅቡትን ናይ ኢሚረት ኩባንያ ነዳድን ንዕዳጋ ኢትዮጵያ ዝውዕል ምስፍሕፋሕ መሰረተ ልምዓት ነዳድ ኣመልኪቶም ተመያይጦም ሰራዊት ሱዳን ኣብ ዞባ ብሉናይል ብዝኸፈቶ ሓድሽ መጥቃዕቲ ኣብ ጥቓ ዶብ ኢትዮጵያ ዝርከብ ዕርዲ ተቃወምቲ ከም ዝተቆፃፀረ ፍሊጡ ዝብሉ ነስዓት ተዳልዉ ዜናታት እዮም ናብ ዝርዝራቶም ቢሮ ሕርሻ ናብ ተፈጥሮን ትግራይ ልዕሊ 100 ማሽነሪታት ሕርሻ ን6 ዞባታት ትግራይ ኣረኪቡ ቢሮ ሕርሻ ናብ ተፈጥሮን ትግራይ ካብ ማማይ ግሩፕን ጣዕሚ መካኒካል ኢንጂነሪንግን ዝዓደገን የን ዝተባህላ 23 ትራክተራትን 78 ማሽነሪታት መኸዳን ን6 ዞባታት ትግራይ ኣረኪቡ ኣሎ ቁጠዋዊ ዓርሰ ምርኮሳ ቁጠዋዊ ቃልሲ እዩ ዝበለ ሓላፊ ቢሮ ሕርሻ ናብ ተፈጥሮን ትግራይ ኣለም ብርሃን ሃሪፈዮ ምንፋዕ ምህርቲ ሕርሻ ኣብ ሓደጋ ህልውና ንድሕነትን ዘላ ትግራይ ናይ ተቃላዓይነት ሓደጋ ንምንካይ ወሳኒ ግደ ዝፃወት እዩ ኢሉ ኣሎ ቢሮ ሕርሻ ናብ ተፈጥሮን ማእቶታዊ ዓርሰ ምርኮሳ ትግራይ ንምርጋፅ ናብ ፀፍሒ ምዕባለ ንምድያ ብምዕላም ካብ ሰብን እንስሳትን መሰረት ዝገበረ ሕርሻ ናብ ዘበናውን ብመካናይዝድ ዝተሓጋገዘ ሕርሻ ንምስግጋር ይፅዕሪ ምህላው ብምጥቃስ እቲ ዝተኻየደ ረኸክብ እውን ኣካል ናይቲ ምንቅስቃስ ምዃኑ ኣመልክት ኣሎ ምክትል ፕረዚደንት ኣቶ ኣማኒኤል ኣሰፋ ብወገኑ ሕርሻ ትግራይ ካብቶም ብሰንኪ ኩናት ዝዓበየ ዕንወ ዝበፅሖም ዓውድታት ሓደ ምዃኑ ብምዝኻር መንግስቱ ኣብዚ ሕጂ እዋን ንምሕዋይን ቁጠባዊ ዓርሰ ምርኮሳ ንምርጋፅን ዘኽእሉ ዕማማት ይፍፅም ምህላው ገሊጹ ኣሎ ኪዳን ምትሕባር ንሓድነት ኢትዮጵያ ኣብቲ ኣብ ኢትዮጵያ ዝተኻየደ ምርጫ ዝተዓወቶም መንበራት ከም ዘይርከብ ኣፍሊጡ ኣባላት እውን ፓርላማ ኢትዮጵያ ከይፅንበሩ ኣጠንቂቁ ኣሎ ኣብ መበልሻብ ኣይ ሓፈሻዊ ምርጫ 7 መንበራት ዝሰዓረ ኪዳን ምትሕባር ንሓድነት ኢትዮጵያ ቤት ምክሪ ወከልቲ ህዝቢ ኢትዮጵያ ይኹን ኣብ ክልላዊ ኣብያተ ምክሪ ዝረከቦም መንበራት ከም ዘይርከቦም የፍሊጡ ዘሎ እቲ ኪዳን ወሲኹ ከም ዝገለጾ ብስሙ ተመሪፆም ውሳነቲ ኪዳን ብምቁዋም ናብቶም ኣብያተ ምክሪ ዝፅንበሩ ኣካላት እንተሃልዮም ብሄራዊ ቦርድ መረፃ ኢትዮጵያ ነቲ ውሳነ ተግባራዊ ክግበረሉ ከም ዘፍልጥ ሓቢሩ ኣሎ ናይቲ 5 ተቃውምቲ ውድባት ኪዳን ብዋና ፀሓፊት ምስጢረ ስላሴ ታምራት ኣቢሉ ዝወፀ መግለፂ ከም ዘመልክቶ እቲ ኪዳን ዲሞክራሲያዊ እዩ ኢሉ ኣብ ዘይኣመነሉ ምርጫ ኣብ ዝተመስረቱ ትካላት ክሳተፍ የብለይን ብምባል ቅዋሙ ሕጂውን ፅኑዕ ምዃኑ ገሊጹ ኣሎ በዚ ድማ ናብ ፓርላማ ክልል ኮነ ናይ ፌደራል ከም ዘይፅንበር እዩ ገሊጹ ዘሎ ጅቡትን ናይ ኢሚረት ኩባንያ ነዳድን ንዕዳጋ ኢትዮጵያ ዝውዕል ምስፍሕፋሕ መሰረተ ልምዓት ነዳድ ኣመልኪቶም ተመያይጦም ሚኒስትር ሓይልን ተፈጥራዊ ፀጋታት ጅቡትን ጃማ መሓመድ ሓሰን ምስ ዋና ፈፃሚ ስራሕ ጉጅለ ነዳድ ሕቡራት ዓረብ ኢሚሬትስ ከምኡውን ኣብወንበር ሆራይዘን ጅቡቲ ተርሚናል ሊሚትድ ሑሴን ሱልጣን ፍልታሕ ከምዚ ተመያይጡ ተገሊጹ ኣሎ እቲ ምይይጥ ንዕዳጋ ኣገልግሎት ኢትዮጵያ ኣብ መሃብ ዝርከብ መሰረተ ልምዓት ሓይሊ ነዳዲ ምስፍሕፋሕ ዘተኮረ ምዃኑ ተሓቢሩ ኣሎ ማዕከን ዜና ኣዲስ ስታንዳርድ ካብ ሚኒስትሪ ሓይሊ ጅቡቲ ዝረኸቡ ሓበሬታ ተቒሱ ኣብቲ ኣኼባ ናይ ዶራህሌ ተርሚናል ነዳዲ ስራሕ ኣፈፃፅሙ ዝምልከት ከምኡውን ናብ ኢትዮጵያ ናይ ዝለኣኹ ነዳዲ ፍርያት ናይ ምትእንጋድ ናይ ምኽዛንን ናይ ምስግጋርን ዓቕሚ ንምውሳኽ ዝዓለሙ ፕሮጀክትታት ግምጋም ተገይሩሎም ኣሎ ክብል እዩ ፀብፂቡ ዘሎ ሂማን ራይትስ ዎች ሰመዚ ትግራይ ሓዱሽ ዘውፅዎ ሕጊ ግዱድ ወተሃደራዊ ኣገልግሎት ክስሩ ዝሓቲቱ እቲ ትካል ሰመዚ ትግራይ ሓይልታት ፀጥታ ተኸልል ካብ ወተሃደራዊ ምልመላ ኣብ ዝሃድሙ ሰባትን ስድራ ቤቶምን ቆልዑን መቕፃዕቲ ይፈፅሙ ከም ዘለዉ ፀብፃባት ከም ዝበፅሕዎ ገሊጹ ኣሎ እቲ ሓዱሽ ሕጊ ምስ ናይ ኤርትራ ሃገራዊ ኣገልግሎት ተመሳሰሊ ምዃኑን ንሰፊሕ ትርጉም ዝተቓልዐ ዘይንፅሩት ዓንቀፃት ዝሓዘን ምዃኑ ዝጠቐሰት ትካል ገላ ዓንቀፃት ናይቲ ሕጊ ማእሰርትን ሞትን መቕፃዕቲ ዘስዕቡ እዮም ኢሉ ኣሎ ሓይልታት ፀጥታ ነቶም ነበር ተዋጋእቲ ናብ ክፍሊ ሰራዊቶም ክምለሱ ይዝዙ ከም ዘለውን ቤት ንቤት እናዘሩ ግዱድ ምልመላ የካይዱ ከም ዘለውን ከም ዘረጋገፀ እቲ ትካል ወሲኹ ሓቢሩ ኣሎ ኣብ ኣፍሪካ ዳይሬክተር ትካላት ሽፊያ ባድር ሰመዚ ትግራይ ነቲ ህዝቢ ወተሃደራዊ ዕላማታቶም ክድግፍ ከገድድዎን ንተወሳኺ ጥሕሰት ሰብኣዊ መሰላት ከቃልዕዎ የብሎምን ኢላኣላ እቲ ትካል ሕብረት ኣፍሪካ ኬንያ ደቡብ ኣፍሪካ ኣሜሪካን ሃገራት ኣባላት ሕብረት ኣውሮፓን ሰመዚ ትግራይ ነቲ ግዱድ ምልመላ ደው ከብልዎን ነቲ ሓዱሽ ሕጊ ከልዕልዎን ክስርዙን ፀቕጢ ክገብሩ እዩ ፃውዒት ኣቕሪቡ ዘሎ ዜጋታት ኢትዮጵያ ኤርትራን ሱዳንን ሶማልያን ናብ ዞባ ምብራቅ ሊብያ ከይኣቱ ተኣጊዶም ዜጋታት ኢትዮጵያ ሓዊስካ ናብ ኣውሮፓ ክሰግሩ ዝደልዩ ስደተኛታት እተን 4 ሃገራት ብሊብያ ኣቢሎም ብዘይ ሕጋዊ ደላሉ ከም ዝሓልፉ ዝፍለጥ እዩ ሰመዚ ምብራቅ ሊብያ ነዚ እገዳ ዘንበሩ ወፃእተኛታት ናብቲ ሃገር ዝኣትውሉ ኩነታት ክቕየር ስለ ዝደለዩ ምዃኖም ከም ዝተዛረቡ ሮይተርስ ፀብፂቡ ኣሎ እቲ እገዳ ዲፕሎማሰኛታት ስራሕተኛታት ቆንስላን ስድራ ቤቶምን ከምኡውን ናይ ስራሕ ፍቓድ ዘለዎም ኣብ ዓውዲ ትምህርቲ ሕክምና ዝተዋፈሩ ሰራሕተኛታት እተን ሃገራት ከም ዘይምልከት ገሊጹ ኣሎ ኣብዚ እዋን እዚ 900,000

ክኾኑ ናይ ወፃእ ዘይግነ ዘለዎም ስደተኛታት ኣብ ሊብያ ከም ዘለዉ ፀብፃባት የመልክቱ። ኣብ ስዑድ ዓረብ ክሳብ 8 ዓመት ዝበፅሕ ናይ ማእሰርቲ መቕፃዕቲ ተፈሪድሎም ዝነበሩ 343 ኢትዮጵያውያን ናብ ሃገሮም ተመሊሶም። እቶም ዝተፈረዱ ኢትዮጵያውያን ናብ ሃገሮም ዝተመልሱ መንግስቲ ኢትዮጵያ ምስ መንግስቲ ስዑድ ዓረብ ብምዝራብ እቲ ተፈሪድዎም ዝነበረ ናይ ማእሰርቲ ፍርዲ ክስረዝን ምሕረት ክግበረሎም ብምግባር ምዃኑ ሚኒስትሪ ዲኤታ ወፃኢ ጉዳያት ኢትዮጵያ ብርሃኑ ፀጋየ ገሊጹ ኣሎ። እቲ ሚኒስትሪ ዲኤታ ዜጋታት ነቲ ናይ ዘይሕጋዊ ስደት ዘስካሕክ ሕይወት ብግቡእ ብምርዳእ ክብሮም መሰሎምን ረብሕኦምን ተሓልዩ ብሕጋዊ መገዲ ክወፁ ፀውዒ ተቕሪቡ። ሚኒስትሪ ጉዳይ ወፃኢ ኢትዮጵያ ገሊዮን ጢሞቴዎስ መቕፃዕቲ ማእሰርቲ ኣብ ዝተፈረደሎም ኢትዮጵያውያን ምስ ላዕሎ ሰመዝ ሚኒስትሪ ጉዳይ ወፃኢ ስዑድ ዓረብ ኣብ ቀረባ እዋን ምይይጥ ኣካይዱ ነይሩ እዩ። ሚኒስትሪ ዜና ኤርትራ ብስቢላዊ ትካላት ዝተዋፈሩ ኣባላት ሃገራዊ ኣገልግሎት ሓድሽን ኣዝዩ ዝተመሓየሸ መሃያን ክኽፈሎም ከም ዝጀመረ ገሊጹ። ምጥያሽ ኣባላት ሃገራዊ ኣገልግሎት ብሰንኪ ምስ ኢትዮጵያ ዝፀንሐን ዝቕፅል ዘሎን ግጭት ወጥርን ክፍፀም ከም ዘይከኣለ እዩ ሚኒስትሪ ዜና ኤርትራ ገሊጹ ዘሎ። ሚኒስትር የማነ ገብረ መስቀል ኣብ ክሳብ ዝዘርግሖ ፅሑፍ እቲ መንግስቲ ኤርትራ ዝቕፅሎ ዘሎ ግዱድ ገደብ ኣልባ ኣገልግሎት ከብቅዕ ዝግበር ምሕፅንታታት ነቲ ሃገር ንምስርጣይ ዝተመሃሰ ሓሳይ ፖሊሲታት ዘንቀሎ ምዃኑ ወቂሱ ኣሎ። እቲ ጉዳይ ዳግም ኣቓልቦ ገለ ወገናት ከም ዝረኸበ ዝጠቐሰ እቲ ሚኒስትር እቶም ኣብቲ ዘየቋርፅ መከራ ኤርትራ ደገፎም ዘይሃቦ መሻርክቲ ኣብ ዛዕባ ቅርፂ ምክልኻል ኤርትራ ምክሪ ክህቡ ዝሓተቶም የለን ኢሉ ኣሎ። እቶም ምላሽ ዝውሃቦም ዘሎ ወገናት መነመን ምዃኖም ግን ብንፁር ኣይጠቐሰን። እንተኾነ ብዝሓለፈ እዋን ፍሉይ ልኡኽ ሕቡራት ሃገራት ኣብ ጉዳይ ሰብኣዊ መሰላት ኤርትራ መሓመድ ዓብዱልሰላም ባቢከር ኣብ ዘቕረቦ ሓዱሽ ፀብጻብ መንግስቲ ኤርትራ ነቲ ንውልቀ ሰባት ኣብ ከቢድ ፀገም ኣውዲቁ ዘሎ ወተሃደራዊ ኣገልግሎት ምምሕያዝ ዝወሰዶ ዝኾነ ዓይነት ስጉምቲ የለን ክብል ከሲሱ ነይሩ እዩ። ካብ ሓምለ 225 ጀሚሩ ኣብ ዞባ ደቡብ ንኣብነት ኣብ ከባቢ ሰገናይቲ ብርቱዕ ግፋ ከም ዝተካየደ እውን ኣብ ፀብጻብ ጠቐሱ ነይሩ እዩ። እቲ ሚኒስትር ኣብ ዝሃቦ ዝርዝራዊ መግለፂ ግን ቀዳማይ ኤርትራ ኣብ ፈለማ ዓመታት ነፅነታ ብዙሕ ሰራዊት ናይ መሓዝ መደብ ከም ዘይነበረ ኣመልኪቱ ኣሎ። ኣብ 1992 በቆፃፀራ ናይቲ ሃገር ኣብ ዝተካየደ መደብ ምጥያሽ ተጋደልቲ ነቲ ኣስታት 100,000 ዝበፅሕ ዝነበረ ዓቕሚ ሰብ ህዝባዊ ግንባር ሓርነት ኤርትራ ብ65,000 ክጎድል ከም ዝተወሰነ እዩ ጠቂሱ ዘሎ። ካልኣይ ብመሰረት 1994 ዝወፀ ኣዋጅ እቲ ወተሃደራዊ ስልጠና ዘጠቓለለ ሃገራዊ ኣገልግሎት ን18 ኣዋርሒ ዝፀንሕ መንባር እውን ኣዘኻኺሩ ኣሎ። እንተኾነ ይብል ኣቶ የማነ ብሰንክቲ ኣብ 1998 በቆፃፅራ ናይቲ ሃገር ዝተወልዐ ናይ ወራር ክብል ዝገለጾ ኩናት ምስ ኢትዮጵያ ዝነበረ ግጭት ገደብ ኣልቦ ክኸውን ከም ዝተገደደ መጒት ኣሎ። ሳልሳይ እቲ ኣስታት ህይወት 100,000 ሰባት ዝቐዘፈ ኩናት ብስምምዕ ኣልጀርስ ዶ ምስ በለ ካብ 2001 ክሳብ 2007 በቆፃፅራ ናይቲ ሃገር ኣብ ዝተካየደ መደብ ምጥያሽ ልዕሊ 150,000 ኣባላት ሃገራዊ ኣገልግሎት ከም ዝተሰናበቱ እውን ኣቶ የማነ ብርሂ ኣሎ። መወዳእታ ግን ስርዓት ኢትዮጵያ ንዝኣተወ ውዕል ብምጥላም ሉኣላዊ ግዛኣት ኤርትራ ብዘይዝኾነ ሳዕብን ሒዝዎ ብምፅንሑ ተፃባኢ ፖሊሲ ዘየቋርፅ ምትፍናን ብምኽታል ተወንዚፉ ኢሉ ኣሎ። ራብዓይ ብቀዳማይ ሚኒስትር ኣብይ ኣሕመድ ዝምራሕ መንግስቲ ኢትዮጵያ እውን ኣሰርቶም ቅድሚኡ ዝነበሩ ስርዓታት ብምኽታል ናይ ወራር ፖሊሲ ይቕፅል ከም ዘሎ እውን ከሲሱ ኣሎ። ሚኒስትሪ ዜና ኤርትራ ከም 50 ስፊርዎ ዘሎ ኣብ ዝፈታነ ንፀጋመን እዋን ንፆር ኣባላት ሃገራዊ ኣገልግሎት ምቅላል መንግስቲ ሓደሓደ ስጉምታት ምውሳድ ዝእመት እዩ። ሓደ ካብኡ ድማ ነቶም ኣብ ስቢላዊ ትካላት ዝተዋፈሩ ኣባላት ሃገራዊ ኣገልግሎት ሓድሽን ኣዝዩ ዝለዓለን ደሞዝ ተገይርሎም ኢሉ ኣሎ። ብዛዕባ ክፍሊት ይኹን ደሞዝ ናይቶም ኣብቲ ሰራዊት ዝርከቡ ኣባላት ሃገራዊ ኣገልግሎት ግን ሓበሬታ ይሃበን።

ናይ ብሕጂ ድሕሪ ፀወታ ሮናልዶ ቀረብ ይጎዲልዎ ሰርቪስ ጎዲልዎ እሞ ንድሕር ቀረብ ሰርቪስ ዝበሎ ኮይኑ መንዲ ከምኡ ገብረ ዘሎ ኣሰልጣን ኮይ ናይ ኣሰልጣን ስራሕ ኮይ ካልእ ኣብ መቀየሪ ክዳን ኣብ መንጎ ተፃወትን ሮናልዶን ዘሎ ምግርጫ ወይ ከዓ ዘይምስማዕ ክፈትሑ ይከኣለን ሓፍቲ ሮናልዶ ኮ ንብሩኖ ፈርናንደዝ ክትሳሉ ከላ ማስ ሚድያ ወፅያ ሲ እንታይ ስለዝኮነት እንታይ ስለዝሰምዐት እንታይ ትፈልጦ ነገር ስለ ዘለዎ ብሩኖ ፈርናንደዝ ብዙሕ ግዜ ምስ ሮናልዶ ክገራጮ ርኢና ኢና ኣብዚ ናይ ትማል ፀወታ ከምዚ ኣርሲ ዝገበርዎ ንሮናልዶ ዝኮነ ኣሓሳሱ ክቅርብ ኣይረኣነን ዋላ ሮናልዶ ኮ ሕጂ ክልተ ኣብ ቦክስ ብሩኖ ፈርናንደዝ ምስ ዝተወሉ ሲ ውሽጡ ተጎዲኡ ስለዝነበረ ስምዒቱ ምስ ስለዘይነበረ እሱ ድዩ ሮናልዶ ንፈልጦ እዩ ሮናልዶ ሲ ከከመይ ድ ኣብ ቦክስ ዝገብር ንብላሽ ተንኳዓሳሲ ዶ ድሒሩ ከዓ ጆዋነቤዝ ካብ ዝሃቦ ቃለ መጢቕሲ ወይ ሮናልዶ ልክ ዓብዪ ተፃዋታ እዩ ብዙሕ ነገር ገይሩ ኣብዚ ሕጂ ሰዓት ግን ከማናይ ከም ተራ ተፃዋታ ገይሩ ይገልፁ እዚ እንታይ ዘርእካ ኣብ መንጎ ሮናልዶን ቶም ተፃወትን ዝኮነ ስምምዕ ከምዘየ ለ እዩ ንሮናልዶ ቶም ተፃወት ማይ ንደለይካ ከምኡ ዓይነት እዩ ስምዒት ዘሎ ብከመይ ንሕና ኣብናቱ ፀባሎት ንክከይድ እዩ ስምዒት ዘሎ ሕጂ ከዓ እዚ ናይ መን ስራሕ እዩ ናይቲ ኣሰልጣነ ስራሕ እዩ ንምንታይ ድና ቶማስ ተወል ነድንቆ ዘለና ብክእሎት ኩም ተፃወት ኢልዎም ኣብ መፃረይ ኮ ሃገራዊት ጋንታ እንግሊዝ ምስ ናይ ፖርቱጋል እናወዳደርና ንከይድ ጁዲ በሊንካም ከ ብዙሕ ይስለፍ ነይሩ ሓደ መጉዳት ነይርዎኒ ካልእ ግን ብቕዓት ይጎዱ ስለዝነበረ ብዝና ዝኸውን ነገር የለዩ ሞርጋን ሮጅንስ ኣብ ቦታ ቁፅሪ 1ተ ይውርድ ነይሩ ኣብ ኩሉ መፃሪ ግን ጁዲ በሊንካም ከምዘየዋፅኦ ስለዝፈለጠ ንብሱ ክገልፅ ጀሚሩ ልምምዳቱ ከበርትዕ ጀሚሩ ነቲ ኣሰልጣነ ክእምን ስለዝኸኣለ ርኢና ኢና ትማለት ቦልካ መስ እንጂ እንታይ ሃገራዊት ጋንታ እንግሊዝ ኣብ 222 ቀጠር ተካይድ ዋንጭ ዓለም እዚ ራሂም ስተርሊንግ እዚ ኣብ ዓዲ እንግሊዝ ገዝኡ ተሰሪቁሉ ናይ ስድሩ ዝኮነ ነገር ሽግር ኣጋጢሞስ ሳውዝ ጌት ቦታ ካ ክውሕስ ኢልዎ በፂሑ ካብ መንጎ ውድድር ተመሊሱ ቦታ ካ ውሒስዎ ኣብዚ ምስቶም ኣስተዋል ከምኡ ዝበሃል ኣይሰርሕኒ ንፓልመር ገዲፉ ዝመፀ እዩ ንፎደን ገዲፉ ዝመፀ እዩ ሉክሻው ንማጓያር ገዲፉ ዝመፀ እዩ ሮበርቶ ማርቲነዝ ግን ናይ ሃገራዊት ጋንታ ኣሰልጣን ናይ ፖርቱጋል እዚ ዓይነት በታ ስጉምቲ ኣይወሰደን እንድሕር ኣብታ ጋንታ ዝርብሹ ነታ ጋንታ ሓድነታ ዝሕሉ ተፃወት ንሕራልዮም ዝውሰነ ነዊ ልቡ ከዓ ምስ ሃገራዊት ጋንታ የለን ሕጂ ንታሕትታሕት ከም ዝበሃል ዘሎ ምስዑዳዊት ኣልነስር ኣሰልጣን ክኸውን ወዲ ይበሃላሉ እንድሕር ልባሃ ተመቃቂሉ ልክዕ ከም ሎፕቴገን ንሃገራዊት ጋንታ ስፔን ሒዙ ከሎ ብታሕትታሕት ምስ ሪያል ማድሪድ ተስማሚዑ ገና ውድድር ከሎ ኮይ ስለዚ እቲ ፀገም ኣብ ኣሰልጣንን ኣብ ሃገራዊ ፌደሬሽን ፖርቱጋልን ዘሎ በር ኣብ ሮናልዶ ዘሎ ይኮነ ኣነ ምስ ሃሪክቤልን ቦዋቲንግን ፍፁም ኣይሰማምዕኒ ምናልባሽ ኣብ ካልይ ፀወታ እንታይ ክመፅእ ክንርኢ ኢና ስለዚ ሮናልዶ ግዳይ እዩ ኮይኑ ናይ ብሓቂ ግዳይ እዩ ዝብል ርኢቶ ካልእ ኣብቲ ናይ ሞሳላሕ ዘምፃ ከ በዓል ሞሳላሕ ሰድዮም ኣነ እንታይ መሲሉ ካ ብፍሉይ ናተ ኩርና ክጥምቶ ኢብራሂም እዞም ሰባት እዚኣቶም ካበይ ተበጊሶም ኣበይ ናይ ደረጃ በፂሖም ሂወት ታሪኮም ሕጂ ክንዝርዝሮ ከልና ግዜ ኣክልና ካብ ኣዝዮም በትኽ ዝኮኑ ድሕራት ስድራ ቤት ቆሪሶም ዘይመዙሕ ስድራ ቤት ወፂኦም ብፃዕሮም ብቅልፅሞም ብዝነበሮም ናይ ምግባር ድሌት ኣብ ደረጃ ዝበፅሖም እዞም ተፃወቲ እዚኦም ክልቲኦም ነቶም ካልኦት ናይ ኣፍሪካውያን ተፃወቲ ከምዚ ሜንተር ስለዝኮንዎም ንሪኦም ኣለና ሓምዛ ዓብድልቃድር ናይ ግብፂ ተፃወታይ ዝወዲ 18 ዓመት ናቱ ሜንተር መን ሞሳላሒ ማነ ንድሕሪ ከ ናይ ኩሎም ኣፍሪካን ተፃወቲ ብኣዲሲ ናይ ሞሮኮ ወዲ 18 ዓመት ነቶም ክልተ ተመሳሳሊ ናይ ፀወታ ቅድን ስታይልን ዘለዎ ብሩኖ ጉማሬሽን ካስሜሮን ከመይ ፋሕምትን ኢት ኢሎም መሰረቱ ካበይ መሲሉ ካ ካብዞም ሌጀንድ ኣፍሪካውያን ተፃወቲ ዋላ ናይ በዓል ድ ረግባኩት ቀሊል ነገር ኣይኮ ናይ በዓል ኦሳማጅያን ቀሊል ኣይኮ ዝገደፎ ስለዚ ሞሳላሕ ኣብዚ ውድድር እዚ ንሪኢ ኣለና ፅቡቅ ምንቅስቃሲ ይርኢ ኣሎ ሃገሩን ማዕረ ነጥቢ ሒዛ ክትወፅእ ኣኽኢልዋ እዩ ልክዕ ሕጂ ምስ ምንታይ ተመሳሲላት ና ኣብ 1990 ግብፂ ነራ ንድያ ኣብ ሆላንድን እንግሊዝን ዝነበሮ ምድብ ምስ እንግሊዝ ማዕረ እዮም ወፅኦ እዚ ሕጂ ሰልጣን እዮም ዘለዎት ካ እዮም ይርስዑ ሖሳም ሓሰን እጂ ከምኡ ዓይነት ቅዲ ሒዛ ዝመፀ ትመስል ሞ ሃገራዊት ጋንታ ግብፂ ብሞሳላሕ እንዳተመርሐት ንሱ ከዓ ዝገድፎ ዘሎ ሌጋሲ ንግብፅራ ንርሐ ዘይኮነት ንመላእ ኣፍሪካውያን ቀሊል ነገር ኣይኮነን ሞ ናብ ካልኣይ ዙር ክትሐልፉን ልዑል ተስፋ ገይረላ ኣለኹ ምናልባሽ ግን እንታይ ኣብዚ ከይረሳዕናዮ ክሓልፍ ዘይደሊ ኣብዚ ተካይዱ ዘሎ ናይ ቀዳማይ ዝብሉ ፀወታታ ሲ ኣብተን ቀዳማይ ርክብ ጥራሕሲ 6 ቀሕ ካር ተራእዩ ካልኣይ ግጥም ከዓ ብቅትማል ጀሚሩና ሓንቲ ቀሕ ካር ተራእየ ኣላ ብድምር 7 ቀሕ ካር ተራእዩ ምስ ናይ 218 222 ክነወዳድሮ ከለና ኣደ 4 ቀሕ ካር ተዋሂቦ ክልቲዩ ቶርናሜንት ማለት እዩ ካብዚ ክንድሮ 7 በፅሒ ኢሎ ዕፅፊ ናይቲ ሙሉእ ቶርናሜንት ማለት እዩ ሕጂ እንታይ እዚ ሓደ እቲ ፊፋ ሓዱሽ ሕጊ ተኣታትዎ ዘሎ ነቶም ተፃወቲ ፀቕጢ ይገብረሎም ኣሎ እቲ ቫራ እትዎ ዘሎካ ሰብሚ ኣውቶሜትድ ዝበሃል ዚ ኣዝዩ ዝረቐቐን ፋይናል ወይከዓ ፋይናል ማን ዝበሃል ዚ ንድሕር ፋውል ሰርሒስ ኣብ ቅድሚ ዝነበሩ ቶርናሜንት ስዳሕ ብቢጫ ገ ዝሰግሮ ሮም ኣብዚ ግን ቢጫ ዝበሃል ኣውቶማቲካል ብቀይሕ ኣውፅ እዩ ዝብል ዘሎ ካልእ እቲ ቀይሕ ካር ንምንታይ ይበዝሕ ዝብል ዕላላት ክተዓሎ ኒ ፀወታት እንዳበዝሕ ንድሕር ከይዱ ቀይሕ በዝሕ ቤትና 4 ፀወታ ንድሕር ኣሎስ ቀይሕ ካር በዝሕ ግዲ እዩ ስለዚ ነተን ሃገራዊ ጋንታት እንታይ መሲሉ ኳ ቀዳማይን ካልኣይን እንደን ብቐጥታና ዝቕፅሉ ዝሓልፋ ሕጂ 8 ሃገራዊ ጋንታት ከ ቤስ ስሪ ተባሂለን ይሓልፋ እየን እጂ ቶታል ክንደይኮና 32 ሃገራዊ ጋንታ ካብተን ቤስ 8 ዝሓልፋ ብዝመዝገቦ

0: ዮኩ ዝበሃል ምሕፃብ ኣብዱር ወይ ጫካ ወይ ምስትምቓር ሓዋህ ጫካ ዝብል ኣምር ኣታታት እያ። ካብ ምድኻም ብቴክኖሎጂ እፎይታ ንምርካብን ሰባት ምስ ናይታ ሃገር ጫካታት ዳግማይ ክተኣሳሰሩ ንምንቕቓሕን ተባሂሉ ዝተሓስበ እዩ። ኣብ 1990ታት ተመራመርቲ ከም በዓል ጨና ዕንፀይቲ ወይ ገረብ፣ ድምፂ ዝዛር ማይን፣ ተፈጥሮዊ መልክዕ ዱርን ዝኣመሰሉ ፊዚዮሎጂካዊ ፅልዋ ገለ ባእታታት ዱር ከፅንዑ ጀሚሮም። እቲ ኣብ መወዳእቱ ዝረኸብዎ ድማ ምስ ተፈጥሮ ወይ ኣብ ውሽጡ ግዜ ምሕላፍ ኣብ ምጉዳል ወጥሪ ወይ ጭንቀት ኣዝዩ ጠቓሚ ምዃኑ እዩ። ኣብዚ ኣብ መልበን ኣብ ቀረባ ግዜ ዝተኻየደ ካልእ ምስ LGBTQIA+ ዝኾኑ ሓደስቲ መጻእትን ስደተኛታትን ብሓባር ዝሰርሐ መፅናዕቲ ድማ እዚ ንስምዒት ፅምዋ እውን ከጉድል ከም ዝኽእል ደምዲሙ። ኣብዚ ትሕዝቶ ተፈጥሮ ፅምዋ ኣብ ምምካት ከመይ ይሕግዝ ክንፍትሽ ኢና።
1: Being LGBTIQ can be
0: ተመሳሳሊ ጾታን ካልኦት ዝተፈልዩ ጾታን ወይ LGBTQI ምዃን ንባዕሉ ኣብዚ ኣብ ኣውስትራልያ ምስ ማሕበረሰብ ኣብ ምሕዋስን ዝምድናታትን ርክባትን ኣብ ምህናፅን ዘግልል ክኸውን ይኽእል እዩ። ብዙሓት ካብ ኣባላት ማሕበረሰብና ኣብዚ ኣብ ኣውስትራልያ ካብ ናቶም ባህላዊ ድሕረ

ኣኽበርኩም ሰማዕትና ናይ ሎም መደብና ክምዛሙ ኣርስታት ዜና ክደግመልኩም ፖሊን ሃንሰን መብዛሕትኦም ኣውስትራልያውያን ብሕብረ ብዙሕ ባህሊ ወይ ማልቲካልቸራል ዘይኮነስ ንኣሃዳዊ ባህሊ ሞኖካልቸራል ዘለዋ ሃገር ክትከውን ንዝገበረቶ ፃውዒት ከም ዝድግፍዎ ገሊፃ እቲ ኣብ ኤንዲኣይኤስ ተገይሩ ዘሎ ለውጢ ኣብ ውሽጢ 4 ዓመታት ልዕሊ 200,000 ሰባት ካብቲ ደገፍ ከምዝእለዩን ናይ 38 ቢልዮን ዶላር ወፃኢ ከድሕንኒ ተባሂሉ ክርስትያኖ ሮናልዶ 2 ሸቶ ብምዝጋብ ኣብ ፀወታታት ዋንጫ ዓለም ትእንኮ ተፃዋታይ ን6ዱሽተ ግዜ ኩዕሶ ኣብ መርበብ ዘእተወ ተፃዋታይ ኮይኑ ታሪክ ሰሪሑ ባርሶማዕትና ናይ ሎም መደብና ዛዚምና ኣለና ኣብዚ መፅሓሙ ዝተፈላለዩ ትሕዝቶታት ሒዝና ክንምለስ ኢና ክሳብ ሽዑ ሰላም ቅነ ዝምነልኩም ንስኹም ፅናሕኩ ኣዳለውና ኣቕራብን ዝመደብ ቤነሰመርህ ብሩህ መዓልቲ እዩ

0: ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? የሐሙስ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን እነሆ ጀምረናል። በዛሬው ፕሮግራማችን በኦሮሞ ብሔረሰብ አስተዳደር ዞን በሰላማዊ ሰዎች ላይ ስለተፈጸመው ጥቃት፣
1: የህፃናት ጩኸት አባት ያጣ ወንድም ያጣ ጎቱን ያጣ

0: አንድ ሰው ሲወንጀል ሲያሰራ በህግ መጣየቅ ሳይሆን በቃ በብሔር ይሸፈናል ያልፋል። ለዚህ ነው እንደ ጎሳና እንደ ብሔር እየዘወረደ ጦርነቱ አልቆም ያለው በየቀኑ ይደጋገማል።
1: በአማራ ክልል በግጭት ምክንያት የተፈናቀሉ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ስለመወሰኑ፣ የአሜሪካ ጠቅላይ ፍርድ ቤት ጊዜያዊ ከለላ ተሰጥቷቸው እንዲኖሩ የተፈቀደላቸውን ስደተኞች በተመለከተ ያሳለፈውን ውሳኔ በተመለከተም የህግ ባለሙያ ያነጋግረናል። እንድትከታተሉን ግብዣችን ነው። የአማራ ክልል መንግስት በግጭቱ ምክንያት ተፈናቀሉ ያላቸው ከ2000 በላይ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ወሰነ። የክልሉ መስተዳድር ምክር ቤት ባደረገው 6ኛ ዙር 5ኛ አመት 11ኛ መደበኛ ስብሰባ ነው ይህን ውሳኔ ያሳለፈው። በክልሉ ኮሙኒኬሽን ቢሮ በኩል ይፋ ሆኖ ይህ የምክር ቤቱ ውሳኔ በግጭቱ ምክንያት በክልሉ የደረሰውን ከፍተኛ ጉዳት ጠቅሷል። መግለጫው ፋኖን በስም ሳይጠቅስ የጥፋት ኃይል ብሎ የገለጸውን ቡድን የተቀላቀሉ ያላቸው ሰዎች ወደ ሰላም እየተመለሱም ነው ብሏል። መንግስት ሰላምን ለማስፈን ካለው ጽኑ እምነት በመነሳት ውሳኔውን መወሰኑን መግለጫው ጠቅሷል። በመሆኑም የፋኖ ታጣቂ ኃይሎችን ተቀላቅለው የነበሩና በጸጥታ ችግር ምክንያት ስራቸውን ጥለው የሄዱ እንዲሁም ከአምስት አመታት በፊት በጭልጋና አካባቢው በተፈጠረ ግጭት በማንነታቸው ምክንያት የተባረሩ የመንግስት ሰራተኞች ወደ ስራቸው እንዲመለሱ መወሰኑን አስታውቋል። መግለጫው ምን ያህሎቹ ታጣቂ ኃይሎችን ተቀላቅለው የነበሩ ምን ያህሎቹ ደግሞ በስጋት ስራቸውን እየለቀቁ እንደሆኑ ለይቷል አብራራም። የክልሉ መንግስት ኮሙኒኬሽን በመግለጫው የመንግስት ሰራተኞች በምን መልኩ ከትጥቅ እንዲመለሱ እንደተደረገ ያለው ነገር የለም። ከዚህም በተጨማሪ በጸጥታ ችግር ምክንያት የተመደቡበትን ስራ ጥለው የወጡ ሰራተኞች ከውሳኔው ባለፈ እንዲመለሱ የሚያስችል የተወሰደ እርምጃ ስለመኖሩም አልገለጸም። በጭልጋ አካባቢ በነበረው ግጭት በማንነታቸው ምክንያት የተባረሩ ናቸው ያላቸው ሰራተኞችንም በሚመለከት መግለጫው አላብራራም። ሆኖም ከ2012 ዓ.ም ጀምሮ በማዕከላዊ ጎንደር ዞን በመንግስት የጸጥታ ኃይሎችና በቅማንት ታጣቂዎች መካከል ግጭት ተቀስቅሶ ነበር። የግጭቱ ዋነኛ ምክንያት በ2008 ዓ.ም በተደረገው የወሰን ማካለል ላይ 3 ቀበሌዎች ላይ አለመግባባት በመፈጠሩ ነው። በግጭቱ በንጹሃንና በጸጥታ ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱም በወቅቱ ተዘግቦ ነበር። የክልሉ መንግስት ወደ ስራ ገበታቸው ይመለሳሉ ካላቸው ውስጥ 115ቱ በማንነታቸው ምክንያት ተሰናብተው የነበሩ የመንግስት ሰራተኞች እንደሆኑም ገልጿል። 738 መምህራንን ጨምሮ ከ2000 በላይ የሚሆኑት የመንግስት ሰራተኞች አሁንም በቀጠለው የክልሉ ግጭት ምክንያት በመደበኛ የስራ ገበታቸው ላይ አልነበሩም። በምክር ቤቱ ውሳኔ መሰረት ወደ ስራቸው ተመልሰው ከሚመደቡበት ቀን ጀምሮ ደሞዝ እንደሚከፈላቸው ተገልጿል። ሐምሌ 2015 ዓ.ም የፋኖ ኃይሎች የክልሉ ዋና ዋና ከተሞች መቆጣጠራቸውን ተከትሎ ወደ ግጭት መግባቱ ይታወሳል። ግጭቱም ልባት ሳያገኝ እስካሁን እንደቀጠለ ነው። ምንም እንኳን መንግስት ክልሉ አስተማማኝ ሰላም እየሰፈነበት ነው ቢልም በክልሉ በነጻነት መንቀሳቀስም ሆነ የተረጋጋ መደበኛ ህይወት እንደሌለ ነዋሪዎች ይናገራሉ። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን አርጡማ ፋርሴ ወረዳ ጃራ ቀጨማ ቀበሌ ከትናንት በስቲያ ማክሰኞ ከሰዓት ታጣቂዎች ባደረሱት ጥቃት 9 ሰዎች ሲሞቱ 3 ነዋሪዎች ደግሞ መቁሰላቸውን የአይን እማኝና የተጎጂ ቤተሰቦች ለቢቢሲ ገለጹ። ከዚህም በተጨማሪ 300 ከብቶች በታጣቂዎች መወሰዳቸውን ነዋሪዎች ተናግረዋል። ጥቃቱ በፋኖ ኃይሎች እንደተፈጸመ የተናገሩት ነዋሪዎች መንግስት ያለቀን ሊደርስልን አልቻለም ሲሉም ከሰዋል።
0: ከብት በሚታገድበት ቦታ አዋሳኝ አካባቢ ያለች ቦታ ናት። እዛ ላይ ነው አሁን ኃይለኛ ችግር እየተፈጠረ ያለው። ትናንት ወዲያ ወደ 9 ሰው ነው አንድ ቦታ ላይ ሞቱ። ትጥቅ ተፈቶ የ9ኙና የዛ የቀበሌው ማህበረሰብ ከብት ተነርቶ ወደ ላይ ተወስደዋል።
2: ወዴት?
0: ወደ ማጀቲ የምትባል አለች እና ወደዛ ተወስደዋል በፋኖች። እና አሁን ትልቁ ችግር እዚህ አካባቢ ላይ ያለው ወንጀል በፖለቲካ ተሸፍኖ የሚሰጠው ስያሜ በብሔር ስር የተደበቀ ወንጀል ነው። አንድ ሰው ወንጀል ሲሰራ በህግ መጠየቅ ሳይሆን በቃ በብሔር ይሸፈናል ያልፋል። ለዚህ ነው እንደ ጎሳና እንደ ብሔር እየዘወረደ ጦርነቱ አልቆም ያለው በየቀኑ ይደጋገማል። ብሔረሰብ ዞን አስተዳደር እና የኦሮሞ ማህበረሰብ ሲነጋገር አንድ ነገር ከላይ ወርታች ከመጣ የመመለስ ስራ የሰላም ኮሚቴዎች እና የአመራሮች እየሰሩ ይመለሳል። ከእኛ ጋር ማነው ከመከላከያ ሰራዊት ጋር የሆነ ማለት ወደ ላይ የሚወሰደው 1000 ከብቶች ግን ከዛ

0: መነጋገርም በእርቅም ሲደረግ በቃ የሚመለስ ነገር የለም። በየቀኑ መጨመር ነው። ዛሬ እንታረቃለን፣ ከነገ ወዲያ ደግሞ አሁንም እዛ ሰው ይሞታል፣ ይገደላል፣ ከብትም ይወሰዳል፣ መሳሪያም ይወሰዳል። አሁን እኛ አካባቢ ላይ ብታይ የህፃናት ጩኸት፣ አባት ያጣ፣ ወንድም ያጣ፣ አጎቱን ያጣ፣ እናታቸው ላም ላም ደግሞ ወልደው ጥጃቸው መንደር ውስጥ አሁን ጩኸት አያስቀምጥህም። የጥጃዎች ጩኸት ማለት ነው እንዳለ ከብቶ እናቶቻቸው ተወስደው ማለት ነው። እና በእንደዚህ አይነት በፖለቲካ ስር የተደበቀ ወንጀል በቃ መለየትና ማጣራት ለህግ ማቅረብ የማይቻልበት አጋጣሚ ላይ ነው አሁን ማህበረሰቡ ያለው። እና በፌዴራል መንግስት አስተዳደር ምክንያት በእኛ ቂም እየተወጡ ነው፣ በእኛ ነው አሁን እንትናቸውም እየተወጡ ያሉት። አለቀን። አሁን ከዚህ በኋላ የሚታገድም ከብት አይኖረንም። እዛ ቦታ ላይ ይሄዳል ብለን የምጠብቀውም ያርሳል ብለን ማረስ ቀርቷል። መጀመሪያው ነው ከብት ብቻ ነበረ ያደረ እርሻ ላይ የምናግደው፣ እሱም አሁን ቀረ። በቃ ከዚህ በኋላ ይሄ የተወሰደው ነገር መፍትሄ ስላልተገኘ ማለቴ እዛ ቦታ ላይ የምንሄድበት ምክንያት አይኖርም ልልህ ፈልጌ ነው። ከብት ነበረ፣ ከብቱም ወስደው አለቁ።
1: ገባኝ። እስኪ ይሄ ግድያ መች ነው የተፈጸመው? የትስ ነው የተፈጸመው? በማንስ ነው የተፈጸመው? እስኪ የሚያውቁትን ይንገሩን።
0: ከትናንት ወዲያ ነው፣ ቀጭ ሜዳ የምትባል አካባቢ ላይ
1: ማክሰኞ ማለት ነው።
0: ይሄኛ ማክሰኞ ማለት ነው።
1: ስንት ሰዓት ላይ?
0: ማክሰኞ ከሰዓት ጀምሮ አንተ እዛ አካባቢ ላይ ችግር አለ። የእኛ ሰው በመምሰል ፋኖቹ ተሸሽገው የእኛ ሰው ከብት እያገደ ውሃ የሚያጠጠባት ቦታ አለ፣ ጃራ ወንዝ የሚባል በዛ አካባቢ ላይ ሲሄድ አጠቃላይ እዛ የሄዱትን 10 እና 11 ልጆች ታፈኑ። በቃ ዙሪያ ተከበቡ ማለት ነው። እና አንድ ሰው 9 ሰው ነው የሞተው፣ 4ቱ ቁስለኛ ናቸው።
1: እሺ፣ ውሃ ሊቀዱ ነው የሄዱት ወደዛ እነዚህ 9 ሰዎች?
0: አይደለም፣ ከብት እያገዱ ነው። ከብቶቹ እዛ ይታገዳል፣ ውሃ የሚጠጡት በዛው ነው። ይሄ ጃራ ነው ማለት ነው። ማህበረሰብ አብሮ የኖርን ህዝብ አሁን ላይ በቃ መገናኘትም ገበያም ምንም አልተቻለም።
1: ተጎጂዎቹ በየትኛው እድሜ ክልል ይገኛሉ? የሚያውቋቸውን ነገሮች ይንገሩን።
0: ተጎጂዎቹ እንግዲህ 9 ሰው ናቸው ብያለሁ። በእድሜ ደረጃ 45-46 እና ከ5-26 ዓመት በላይ ነው። እዚህ መሀል በሚገኙ ናቸው።
1: እሺ። ልጆች የሉባቸውም? ልጆች የሉም።
0: ልጆች በባለፈው ነው ህጻናት የተገደሉት።
1: እሺ።
0: ሁለት ሴቶች ተመችቶ ቆስለዋል።
1: እና ሆስፒታል ነው ያሉት? የት ነው ያሉት?
0: ጨፋሮቢት ሆስፒታል ነበሩ መጀመሪያ ጊዜ። አሁን ሁሉም የዛን ቀን እንግዲህ ግርግር ነበረ በጣም ያው የሚያውቁ

0: የሞተው። ሞቶ ወደ ቤት ተመለሰ። 8 ነበር መጀመሪያ የሞተው። ከአንዱ ቁስለኛ ደግሞ እሱም 9ኛ ጋር ሞቷል። አጠቃላይ 9 ሞቱ። ወዲያውኑ ተቀበሉ።
1: ከሟቾች ውስጥ የአንድ ቤተሰብ አባላት አሉ ሲባል ነበር። ስለሱ የሚያውቁት ነገር አለ?
0: ሁለቱ አህመድ ሱዮ የሚባልና አልየ ሳንዲምቱ የሚባሉት ያጎት ማቾች ልጆች ናቸው።

0: ከብቶችም ነበሩ ወሰዱ።
1: ከብቶች ምን ያህል ወስደዋል አሉ?
0: ከብቶች ከ300 በላይ ናቸው። በትናንትና ራሱ ወጥንት ላይ ተወሰዱት ማለት ነው።
2: በጥቃቱ ቤተሰባቸውን ያጡ አባት በበኩላቸው እንደ አይነት ጥቃቶች በተደጋጋሚ ቢደርሱብንም መንግስት ሊጠብቀን አልቻለም ብለዋል።
3: ሁለት ያጎት ልጅ ሞቷል። አንድ ወንድም ሞቶብኛል። አንድ ያጎት ልጅ ቆስሏል። ዘረፋው ወደ 300 ከብቶች በላይ ነው። እንደ አካባቢያችን የእነሱ ብቻ ሳይሆን የአካባቢ ከብቶችም ተወስዷል። እኛ አሁን ከብት አርቢ ስለሆነ ከብቶቻችን ከተዘረፈ ሰው ከሞተ ከዛም በኋላ ለስደት እንገባ ነው። ብዙ ልጆች አሁን የቲም ሆነዋል። ከብቶች የሉም። ከብት በቃ እንዳለ ከብት ተወስዷል። መሳሪያቸውም ተፈቶ ተወስዷል። እና አሁን ደግሞ ለመንግስትም ብናመለክት ይሄ ፋኖ አካባቢ ነው ያንኛው ከመንግስት ስራ አይደሉም አሁን ከአቅማችን በላይ ነው የሚሉ አሉ። በወረዳ አካባቢ ከብቶችም ሲዘረፉ ያው እያዩ ትዕዛዝ የለም ይላሉ በአካባቢ ያሉ መከላከያዎች። አሁን ይህንን ያው አይ 9 ሰው ነው የሞቱ ከነስማቸው ማስቀመጥ ይችላለሁ።
1: ብዙ ታጣቂዎች በተለያየ ቦታ ይንቀሳቀሳሉ እና ፋኖ እንደሆኑ የምታውቁበት መንገድ ምንድን ነው? አጥቂዎቹ
3: አዎ ጥሩ ነው። ጸጉራቸው የተለየ ናቸው ከገበሬዎች። ልክ እንደ ሸኔ ጸጉራቸው ሰርተው የታጠቁ ናቸው።
1: ከጸጉር ሌላ
3: ልክ እንደ ኦሮሞኝ ልክ እንደ ኦሮሞ ደግሞ ግድማቸውን ታጥቀዋል ደግሞ ለመመሳሰል እና ፋኖ ብቻ ሳይሆን ደግሞ የአካባቢ ገበሬዎችም አሉ ቆይተዋል። ነገራችን እኮ ዘንድሮ ብቻ አይደለም፣ ባለፈው አመትም እንደዚሁ ወደ 300 ወደ 400 ከብቶች ወስደው ወደ 400 በአንድ ቀን ቀብረናል። አሁን ደግሞ አሁን ለታ 9 ሰው ነው የቀበርነው፣ 3 ሰው ነው የቆሰሉት።
1: ሟቾቹ በእድሜ ከስንት ከስንት ሴቶች አሉበት?
3: ሴት አልሞተችም፣ ቆሰለች እንጂ የሞቱት ወንድ ናቸው
1: ወንዶች ናቸው።

0: ደውለንላቸው ስልካቸውን አላነሱም። በክልሉ የሚንቀሳቀሰውን ታጣቂ ቡድን ፋኖን ቃል አቀባይ ለማነጋገር ያደረግነው ሙከራም ስልካቸው ባለመነሳቱ አልተሳካም። አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ሊቢያ የኢትዮጵያ የኤርትራ የሶማሊያና የሱዳን ዜጎች ወደ ግዛቷ እንዳይገቡ ከለከለች። እገዳው የተጣለው በአገሪቷ የባህር ዳርቻ በኩል በህገወጥ መንገድ ወደ አውሮፓ ለመሻገር የሚጓዙ ስደተኞችን ለማስቆም መሆኑ ተነግሯል። በኬንያ በታቀደው የተቃውሞ ሰልፍ ምክንያት ፖሊስ ዋነኛ መንገዶችን ዘጋ። የተቃውሞ ሰልፍ የተጠራው ባለፈው አመት የጸረ መንግስት ተቃውሞን ተከትሎ በፖሊስ የተገደሉ ከ80 በላይ ሰልፈኞች ፍትህ እንዲያገኙ ለመጠየቅ ነው። በቬንዙዌላ በተከሰቱ ርዕደ መሬቶች ሳቢያ ቢያንስ 164 ሰዎች ሲሞቱ 1000 ሰዎች ጉዳት ደረሰባቸው። በ7.5 ማግኒቲዩድ የተለካው የመሬት መንቀጥቀጥ ከዚህ ቀደም በአገሪቱ ከተመዘገቡት ከፍተኛው ነው። በሶስት ቀናት ውስጥ 57 የጭነት መርከቦች ከሆርሙዝ መውጣታቸውን ተመድ አስታወቀ። የድርጅቱ የባህር ትራንስፖርት ድርጅት መርከቦችንና ሰራተኞቻቸውን እንዲያልፉ የማድረጉ ስራ በአሜሪካና በአካባቢው አገራት ቅንጅት የሚካሄድ መሆኑን ገልጿል። የነዳጅ ዋጋ ከኢራን ጦርነት ወዲህ ባልታየ ሁኔታ ቀነሰ። የብሬንት ድፍድፍ ነዳጅ ዋጋ በበርሜል ከጦርነቱ በፊት ወደ ነበረበት ወደ 72.48 ዶላር ወርዷል። ዜናዎቹ እነዚህ ናቸው። የአሜሪካ ጠቅላይ ፍርድ ቤት ዛሬ በአሜሪካ ጊዜያዊ ከለላ ተሰጥቷቸው የሚኖሩ የሄቲና የሶሪያ ዜጎችን የትራምፕ አስተዳደር ከአገር ማባረር የሚያስችለውን ውሳኔ አስተላልፏል። በዚህ በእንግሊዘኛው ምህጻር TPS በሚባለው የጊዜያዊ ከለላ ስር ከ400 እስከ 500000 የተለያዩ አገር ዜጎች የሚገኙ ሲሆን ከ5000 የማያንሱ ኢትዮጵያንም በከለላው ታቅፈዋል። ለመሆኑ ይህ የጠቅላይ ፍርድ ቤት ውሳኔ ኢትዮጵያን ላይ ተጽዕኖ ምን ሊሆን ይችላል? በአሜሪካ የሚኒሶታ ግዛት የስደተኛ ጉዳዮች ጠበቃ አቶ ሙሉ ዓለም ጌታቸውን ከኩል ሰዓት በፊት በስልክ አግኝተናቸው ነበር።
1: ባይደን አድሚኒስትሬሽን ሁለት ጊዜ የኢትዮጵያ የሆኑ ሰዎች ወይም ኢትዮጵያ ውስጥ ላስት የኖሩ ሰዎች የቴምፖራሪ ፕሮቴክሽን ስታተስ አግኝተው ነበረ። ቴምፖራሪ ፕሮቴክሽን ስታተሱ ከመጀመሪያ ከትግራይ ጦርነት መጀመር ጋር በዛ ሂደት ውስጥ የነበረው ኮንፍሊክት አገሪቷ ውስጥ ያሳደረውን ኢንሴኪሪቲን ተከትሎ የተሰጠ ነበር። በኋላ ላይ እንደዚሁ ሌሎች ቦታዎች ላይ ኢትዮጵያ ውስጥ ማለት ነው ኮንፍሊክቶች ስለተስፋፉ በዛ ምክንያት የባይደን አድሚኒስትሬሽን በ2024 ይሄ ኤክስፓየር ያደረገ የነበረውን ቲፒኤስ ኤክስቴንድ አድርጎታል። እንግዲህ የትራምፕ አድሚኒስትሬሽን ሲመጣ የኢትዮጵያን ቲፒኤስ ቴምፖራሪ ፕሮቴክሽን ስታተስ ብቻ ሳይሆን ጊዜያዊ ጥበቃ ብቻ ሳይሆን የሌሎችንም ሀገሮች ወደ 9 አካባቢ ሀገሮች ነበሩ በዚህ ውስጥ የሁሉንም ጊዜው አንዳንዱ ጊዜው ከማለቁ በፊት አንዳንዱ ጊዜ ሲያልቅ በዛው ያጠናቀቀው ነበረ። ሁለተኛ እንዳይታደስ ሪኒው እንዳይደረግ ያደረገው ነበረ እና የኢትዮጵያም በዲሴምበር 12/2025 ሲጠናቀቅ ነበረ። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሀገር ውስጥ ደህንነት መስሪያ ቤት ማለት ነው ይሄን የቲፒኤስ የኢትዮጵያን ቲፒኤስ በዛ ሰዓት ማቋረጡ እስከ ፌብራሪ 13/2026 በቲፒኤስ ያሉ ሰዎች አገር ለቀው እንዲወጡ በ60 ቀን ቀነ ገደብ ሰጥቷቸው ነበር። እንግዲህ የባስተን የሚገኘው የፌዴራል ኮርት ፈርስት ሰርኪት ኮርት ይሄ ዲሲሽን ዘር ላይ ያተኮረ እና ፍትሐዊ ያልሆነ አድሚኒስትሬቲቭ ፕሮሲጀርን ያልተከተለ ሌሎች ተጓዳኝ ኤጀንሲዎችን ያላማከረ ዘር ጥላቻ ላይ መሰረተ ያደረገ ውሳኔ ነው። ስለዚህ ዲኤችኤስ ተመልሶ በአግባቡ በፕሮሲጀሩን ተከትሎ የቴምፖራሪ ፕሮቴክሽን ስታተስ ማቋረጥም ካለበት እንዲያቋረጥ፣ እስከዛ ድረስ ግን ማቋረጥ እንደማይችል ታች ፍርድ ቤት ወስኖ ነበር። እንግዲህ እንደዚህ አይነት ውሳኔዎች በሌሎችም ቴምፖራሪ ፕሮቴክሽን ስታተስ በሄዥያን፣ በሶሪያ እና በሌሎችም ላይ የታች ፍርድ ቤቶች እየወሰኑ ነበር። ለዚህ ነው የትራምፕ አድሚኒስትሬሽን ዲፓርትመንት ኦፍ ጀስቲስ ሁሉም ጋር ይህን ከምታገለው ለምን ሱፕሪም ኮርት ላይ ወስጄ ቻሌንጅ አላደረገውም ወሰደው።
2: እዚህ ላይ ያለ ነው እንግዲህ የጠቅላይ ፍርድ ቤት ውሳኔ ያሳልፏል። አሁን ኒውዮርክ ታይምስ ላይ ያየሁት ነበረ የተጠቀሱት ሀገሮች በጊዜያዊ ከለላነት ተሰጥቷቸው የነበሩ የሄቲና የሲሪያ ነው። ኢትዮጵያ ዝርዝር ላይ አላየውም፣ ግን እንደዚህ አይነት ውሳኔዎች ኢትዮጵያ ከሌለችም በዝርዝሩ ላይ ውሳኔዎቹ ተፈጻሚነታቸው ኢትዮጵያውያንን መንካቱ አይቀርም። ወደ 5000 ኢትዮጵያውያን በዚህ

0: ሁኔታ ነው ያሉትና ተጽኖ ምንድነው የሚሆነው የሚለውን ንገረን።
1: እንግዲህ የጠቅላይ ፍርድ ቤት ውሳኔዎች ኬዝ ስፔሲፊክ ብቻ አይደሉም። ጠቅላይ ፍርድ ቤት ላይ አንድ ኬዝ ሲሄድ ኬዙን የሚወስዱ ሰዎች ፍላጎታቸው የህግ ለውጥ ነው እንጂ እዛ ስፔሲፊክ አንድ ግለሰብ ላይ ወይም አንድ ሀገር ላይ ያለ ትኩረት አይደለም። ሲወስን ግን አጠቃላይ ተመሳሳይ ኬዞችን ከዚህ በኋላ የታች ፍርድ ቤት እንደዚህ ነው መመልከት ያለባቸው የሚል ጋይዳንስ ጭምር ነው ፕሬዚደንስ ጭምር ነው የሚወስነው። ዲፓርትመንት ኦፍ ጀስቲስ የወሰደ የኤዥያን እና የሶሪያንን ብቻ ቢሆንም ይሄ ግን በኋላ ላይ አገልግሎት ላይ የሚኖር ለሁሉም ነው፣ ለሁሉም ቴምፖራሪ ፕሮቴክሽን ስታተስ። ከዚህ በኋላ ፍርድ ቤቶች መብስ የላቸውም ማለት ነው።
0: ይሄ ማለት ከአምስት ሺህ በላይ የሚገመቱ ኢትዮጵያውያን ወደ አገራቸው ዲፖርት የመደረግ የመባረር እጣ ፈንታ ይከተላል ማለት ነው።
1: ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ይመለስና ያቋርጣል ማለት ነው። የሁሉንም ኬስ ኢትዮጵያም ተቋርጧል፣ የተለይ ተቋርጧል እያለ አሁን ኖቲስ ይሰጣል። ከዚህ በኋላ በዚህ ተጠቂነን ያሉ ግለሰቦች ወደ ፍርድ ቤት ይህን ቻሌንጅ ማድረግ አይችሉም። ይሄ ስልጣን አድሚኒስትሬቲቭ ዲሲሽን ነው እንጂ የፍርድ ቤቶች ስልጣን አይደለም የሚል ውሳኔ የተወሰነው።
0: ምንድን ነው ከዚህ በኋላ ለነዚህ ሰዎች ያለ እድል? ለምሳሌ ስታተስን የመቀየር እድል አለ? ይሄ የሚጋፉት ነገር ስላልሆነ
1: ስታተስን የመቀየር እድል አለ። ወደ አሳይለም ሊሄዱ ይችላሉ፣ አንድ በሜሬጅ አጀስት ሊያደርጉ ይችላሉ፣ ሁለት እና ሌሎች እንግዲህ ተጓዳኝ አፕሊኬሽኖች ለምሳሌ ስፖንሰር የሚያደርጓቸው ስለሮች ካሉ ወደ በኢምፕሎይመንት ቤዝድ አጀስትመንት ውስጥ ሊገቡ ይችላሉ። እንደዚህ አይነት እድሎች አሉ፣ ጠባብ ቢሆኑ። ምክንያቱም አንድ ስታተስ ተቋርጦ ወደ ሌላ መግባት እጅግ ከባድ ነው፣ ቻሌንጂንግ ነው። ግን ወደ 500,000 አካባቢ የሚሆኑ ሰዎች ናቸው በዚህ ውስጥ የሚጠቁት። እንግዲህ ይሄ ቀላል አይሆንም ለማስፈጸም ራሱ ማለት ከዚህ በኋላ የዘይቲ ሰዎችን እየያዙ ማሰር፣ እነሱን ሪሙቫል ፕሮሲዲንግ ለመውሰድ ከሀገር እንዲያስወጡ ማድረግ ራሱ እጅግ እጅግ ከባድ ፕሮሲዲንግ ነው። ከዚህ በኋላ የሚሆን ሁለተኛ ለምሳሌ የአሜሪካን የጤና አገልግሎት ውስጥ በከፍተኛ ቁጥር ያሉት የሄጂያን ወር ሄቲ ሰዎች ናቸው። ስለዚህ የጤናውም ዘርፍ እጅግ አሁን የሚጎዳ ነው። ብዙ ቻሌንጅ ያደረጉት የነበሩት የጤና ዘርፎች ነበሩ። ወደ 300,000 አካባቢ የሚጠጋ በቴምፖራሪ ፕሮቴክሽን ስታተስ ውስጥ ያለ ነርሶች፣ የጤና አገልጋዮች አሉ እና ይህን ከሲስተሙ ውስጥ ስታወጥ ትልቅ ቫኪዩም ነው የሚፈጥረው እና እንግዲህ ምና ይሆናል እንዴት ይሄ ነገር ኢኮኖሚውን አጠቃላይ የሶሻል ስትራክቸሩን ሊጎዳ እንደሚችል ማለት ነው።
2: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የራዲዮ ፕሮግራሙንም በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና ባጭር ሞገድ ላይ መከታተል እንደምትችሉ እናስታውሳችሁ እንወዳለን። ነገ በሌሎች ዘገባዎች እንገናኛለን። እስከዚያው ያላችሁበት መልካም ምሽት፣ መልካም ጊዜ ይሁንላችሁ።

0: ገለጸት ወይዘሮ ምህረት በርሃ ሓጎስ ዝተጻሓፈ ደብዳቤ ተሰኒው ናብ ቢሮ ፍትሒ ትማሊ ተላኢኹሎም ኣብዚ ጉዳይ ንበዓል ሞያ ሕግን ምክትል ዳይረክተር ተሓላቀ ሰብኣዊ መሰላት ሂውማን ራይትስ ፈርስትን ኣይተ መብርሄ ብርሃነ ኣዘራሪብና ኣለና።
1: ሰነድ ትክክል ምዃኑ ኣረጋጊፅና ኣለና ማለት እዩ። ገና ከይፀደቕና ሃለወ ትሒዝና ቦገና ሕጊ ሕገ መንግስቲ ምስ ዓለም ለኸ ስምዕናታት ኢትዮጵያ ዝተቐበለቶም ዝፃባእ ስለዝኾነ ንኸይፀድቕ ዝተፈላለየ መንገዲ ናይ ባዕልና ፃዓርታት ነርና ኮይኑ ግን ኣይተሳኽአን ሕጊ ክፀድቕ ዝተገበረሉ ኩነታት እዩ ዘሎ። ስለዚ ብሓፈሻ እቲ ሕጊ ፀረ ሕገ መንግስቲ ፀረ ፌደራል ኩን ፀረ ክልል ሕገ መንግስቲ ማለት እዩ። ስለዚ ተቐባልነት ዘይብሉ መሰረታዊ መትከላት ዝበሃሉ ናይ ሕጊ ንኣብነት ገበን ሕጊ ንዘሕተመይሶ ይሰርሕን ዝብል ኣብቲ ኣዋጅ ተካቲትን ድሕሪት ካብ 2013 ጀሚሩ ክሰርሕ ከም ዘለዎ ደንጊጎም ናብ ተግባራውነቱ ኣትዮም ኣለዉ ማለት እዩ። ብሓፈሻ ፀረ ዲሞክራሲያውን ሰብኣዊ መሰላት ክንብሎ ንክእል
0: ክልላዊ መንግስታት ሰራዊት ክውድቡ ከምኡ እውን ግዱድ ወታደራዊ ዕስክርና ከካይዱ ሕገ መንግስታዊ ስልጣን ኣለዎ ዶ?
1: እዚ ስልጣን ብመሰረቱ ናይ ፌደራል ስልጣን ጥራሕ እዩ። ሰራዊት ናይ ምውዳብ ፌደራል መንግስቲ ጥራሕ እዩ ሰራዊት ክውድብ ዝኽእል። ከምኡ እውን ግዱድ ዕስክርና መሰረቱ ሕገ መንግስቲ ብግፍዒ ብኣዋጅ እውን ኣይወፀን ማለት እዩ። ኣብ ኢትዮጵያ ከምዚ ዓይነት ስልጣን ወይ ድማ ከምዚ ዓይነት ናይ ግዱድ ስልጣና ይኹን ከምዚ ዓይነት ሕጊ ናይ ምውፃእ ስልጣን መሰረቱ ናይ ፌደራል መንግስቲ ስልጣን እዩ እምበር ክልላት ሰራዊት ክውድባውን ኣይኽእላ ግዱድ ዕስክርናውን ዝምልከት ኣዋጅ ከውፃእ ኣይኽእላን ማለት እዩ። እዚ ፍፁም ተኸልከለ ንክልላት ከምዚ ዓይነት ሕጊ ከውፃእ ይፈቅድ ኣለና ሕገ መንግስቲ ብግልፂ ዓንቀፅ 55 እቲ ኣዋጅ ከምዚ ዓይነት ኣዋጅ ናይ ምውፃእ ዝኾነ ይኹን ስልጣን የብለን ነዚ ኢና ውን ምስ ሕገ መንግስቲ ዓንቀፅ 9 እምነት ሕገ መንግስቲ ዝፀባእዩና ንቃወሞ ዘለና ማለት እዩ። ኣብ ኢትዮጵያ ውን ክዓለም ግዱድ ዕስክርና ከም ግዴታ ተገይሩ ኣይተኣወጀን ዘሎ ማለት እዩ። ብሓፈሻ
0: ብመንፅር ሰብኣዊ መሰላት ከ እዚ ኣዋጅ ህዝባዊ ዘተን ከይተገበረሉ ከምኡ እውን ትግራይ ኣብ ተኣፋፊ ህሞት ኣብ ትርከበሉ እዋን እዩ ፀዲቁ ዘሎ ሞ እንታይ ሓደጋታት ከስዕብ ይኽእል?
1: ፅቡቅ ክተ እዩ። ብኣንፃር ሰብኣዊ መሰላት ከቢድ መሰረታዊ ዝኾኑ ሰብኣዊ መሰላት ዝጥሕስ ኣዋጅ እዩ። ንኣብነት ናይ ሓሳብካ ናይ ምግላፅ ናይ ምዝራብ ከይገልፅ ዝገብር ስለዝኮነ ኣብ ቀጣሊ ሰባት እዚ ኣግባብ ክእሰሩ በሪ ዝኸፍት ኢሉ እውን በቲ ኣዋጅ መሰረት ካብ ሞት ዘወፅእ ስለዝኮነ ሰባት ዘይተረጋገፀ ነገር እውን መጠጠኑ ምክንያት ዘይብሉ ክእሰሩ ክሳቀዩ ከምኡ እውን መሰረታዊ መሰላት ዝበሃሎ ሕገ መንግስቲ ዓንቀፅ 13 ካብ 44 ዘለው መሰላት ንክጣሓሱ በሪ ዝኸፍት ስለዝኮነ ኣብ ቀጣሊ ሰባት እዚ ኣግባብ ምእሳር ክህሊ እዩ። ሓሳብ ብነፃነት ናይ ምግላፅ መሰል ክዕፈን እዩ ማለት እዩ። ስለዚ ሙሉእ ብምሉእ ናብ ዲክታተርያል ስርዓት ዓይነት ዝኸየደሉ ኩነታት እዩ ዘሎ ሞ ብሓፈሻ ምስ ሰብኣውን ዲሞክራሲያዊ መሰላት ከቢድ ጥሕሳታት ከም ዝህልው ክንግንዘብ ንኽእል ኢና ማለት እዩ። ዝግድድ ዕስክርና ብመሰረቱ ምስ ኣይሲሲፒኣርን ካልኦት ኢትዮጵያ ዝተቀበለቶም ዓለም ለኸ ኪዳናት ብፀባ እዩ ማለት። ስለዚ እዚ ማለት ሰባት ግድድ ዕስክርና ጌጋ እዩ ትክክል ኣይኮነን እንተኢሎም እውን ክእሰር እዮም ማለት እዩ። ባዕሉት ግድድ ዕስክርና ከም ዘለዎ ኮይኑ ማለት እዩ። እዚ ምስ መሰረታዊ መትከላት ናይ ሰብኣዊ መሰላት ዝጋጮ ስለዝኮነ ተቐባልነት ዘለዎ ኣይኮነን። ሰብ ሓሳቡ ከይገልፅን ብቢሉ እውን ብባርነት ክትሓዝ ዝገብር ማለት እዩ። ብግዴታ ብዘይ ፍቃድ ወታደራዊ ግልጋሎት ንክትህብ ዝገብር ስለዝኮነ ብሓፈሻ ምስ መትከላት ምስ ኣይሲሲፒኣር ይኹን ምስ ካልኦት ኪዳናት ዝፀባ እዩ ማለት እዩ።
0: እዚ ኣዋጅ እዚ ንሕገ መንግስቲ እቲ ሃገር ኮነ ንዓለም ለኻዊ ድንጋጌታት ሰብኣዊ መሰል ዝፀባእ ካብ ኮነ ማለት እዩ ንዕኡ ንምቅዋም ኮነ ንግዳያት ንምድሓን እንታይ ዓይነት ሕጋዊ ፖለቲካዊ ወይ ድማ ዓለም ለኻዊ መገድታት ኣለው?
1: ሕጋዊ ዝምልከት ዘሕገ መንግስታዊ ስለዝኮነ ናብ ፌደራል ናብ መፃሪ ሕገ መንግስቲ ቀሪብካ ዘሕገ መንግስታዊ ኢልካ ንክውሰን ምግባር እዩ ሓደ ሕጋዊ መስርሑ ዘሎ። ምናልባት ክንደየናይ ከይዱ ክፍፀም ግን ካልእ ተናእሰ ኣይ ሕጋዊን ተባሂሉ ምድሕር ጎቢድ ተገይሩ ፅባሕ ንግሆ በዚ ዝእሰሩ በዚ ዝክሰሱ ሰባት ብቐታ ነፃ ክወፅ ዝግበረሉ መገዲ ኣሎ ማለት እዩ። ፖለቲካዊ እዚ ኩነታት ተጢልዎ ዘሎ ኣብ መንጎ ፌደራል መንግስትን ኣብ መንጎ ህወሓትን ዘሎ ወጥሪ እዩ። ስለዚ እዚ ወጥሪ እዚ ድማ ብዘተ ንክፍታሕ ፃዕርታት ምግባር እዩ። ተሳልሲ ዓለም ለካዊ ዝበሃል ግን ብፍላይ ናይ ፕሪቶርያ ኣደራደርቲ ዝኮኑ ኣካላት እዚ ሕጊ ብህወሓት ወፀ ኣዋጅ ተቐባልነት ከም ዘይብሉ ነዚ ኣዋጅ እዚ ዘፈፅሙ ዘለው ኣካላት እውን ፀቕጥ ንክግበረሎም ዝተፈላለዩ መንገዲ ክሰርሑ ክስእል ኣለዎም ማለት እዩ። ምክንያቱ ነዚ ዘፈፅሙ ነዚ ሕጊ ዘውፅኡ ዘፈፅሙ ኣካላት ስለ ዘለው ላዕለዋይነት ማለት እዩ። ነዚ ብዋና ኣዋጅ ክወፅእ ክፀድቕ ዝገብሩ ሰባት ተወሳኺ ስጉምታት ክውሰደሎም ኣለዎ። ፀቕጥን ምግባር ሕጊ ትክክል ዘይምዃኑን ከይትግበር ምእንታን ማለት እዩ።
0: ካብ ኣደራደርቲ ናይቲ ስምምዕ ፕሪቶርያ ዝነበሩ ኣካላት ወፃኢ ብመንፅር ተሓታትነት ብፍ

0: ላይ ደማ ናይ አንቀጽ 9 ናይ ICCPR ውን ስለዘለዓልና ማለት እዩ ኻሊ በመንጽር ዓለም ለኻው ሕጊ ተሓታትነ ዝሰፍነሉ ወይ ደማ እዚ ሕጊ እዚ ብዙሕ ከይኸደ ደው ክብለሉ ዝኽእል መገዲ ኣሎ ዶ
1: ናብ ክልል ኣቲ ደው ከብሎ ዝኽእል ሰብዚሃልዩ ንግዜኡ ተፈጣምና ኾነ ምፅናሕ ይተርፍን ማለት ዳሕራይ ግን ተሓታትነ ክከፍዕ እዩ ሕዚ ግን ምናልባት ሕጊ ዝሕገ መንግስታዊ ተባሂሉ ጎይ ተዝግበር እውን ተፈፃምነቱ እናቐፀለ ምካደ ይተርፍን ደው ነብለሉ ሕዚ ሕዚ ኮይና ዋላ ደው ይበል ተተወሲኑ ብኸመይ ኢና ክነፈፅሞ ምክንያቱ ኣባይ ካብ ምእታው ስለዘይከኣል ሓፂሮም ክዮሞ ስለ ዘለዉ ከምኡ ንምግባር ምናልባት ንእሽተ የፀግም እዩ ዋላ ጎይ ተተገየ ተሕጊ ማለት እዩ
0: በዓል ሞያ ሕግን ተሓላቀይ ሰብኣዊ መሰላትን መብርሂ ብርሃነ ክብረት ያበለይ
1: ጠቐሚየላ
0: ወላዲት ፕረዚደንት ኤርትራ ኢሳያስ ኣፈወርቂ ወይዘሮ ኣዳነሽ በርሀ ብ22 ሰነ 2026 ኣብ መበል 97 ዓመትን ከምዝዓረፋ ተሓቢሩ ኣዜ ብርሃነ
2: ብመሰረት መንግስታዊ ጋዜጣ ሓዳስ ኤርትራ ዘውፅኦ ፀብጻብ ስነስርዓት ቀብረን ብ24 ሰነ ብፕረዚደንት ኢሳያስ ኣፈወርቂ ሓዊሱ ሰበስልጣን መንግስቲ መራሕቲ ሃይማኖትን ስድራ ቤትን ኣብ ዝተረኽብሉ ኣብ ከባቢ ኣስመራ ብዝርከብ መካነ መቓብር ጸሎት ተፈፂሙ ወይዘሮ ኣዳነሽ ኣብ 1929 ኣብ እዋን መግዛእቲ ኢጣልያ ኣብ ከተማ ኣስመራ ካብ ኣቦአን ኣቶ በርሀ ወልደ ሃርያትን ኣዴአን ወይዘሮ መድህን ስእሉን ዝተወልዳ ኮይነን መባእታዊ ትምህርተን ኣብ ስኳላ ቪቶሪዮ ከም ዝተኸታተላ ዛንታ ህወተን የመልክት መሰረት ኣብቲ እዋን ዝነበረ ልምዲ ሕብረተሰብ ኣብ 9 ዓመተን ምስ ኣቶ ኣፈወርቂ ኣብርሃም ቃል ኪዳን ብምእሳር ኣብ መበል 15 ዓመት ዕድሜን በኽሪ ውላደን ረኺበን ኣብ ናይ 42 ዓመታት ሓዳርን 14 ውሉዳት ዘፍረያ ኮይነን 9 ካብ ደቀን ኣብ ዕጥቃዊ ቃልሲ ንናፅነት ኤርትራ ከም ዝተፀንበሩን 2 ድማ ኣብቲ ኩናት ከም ዝተሰውኦን ታሪክ ህወተን የረድእ ሓደ ካብዞም ውሉዳተን ድማ እቲ ኣብ 1966 ናብ ዕጥቃዊ ቃልሲ ዝተፀንበረ ዋና ፀሓፊ ህዝባዊ ግንባር ሓርነት ኤርትራ ዝነበረን ካብ ናፅነታት ሒዙ ፕሬዚደንት ኤርትራ ኮይኑ ዘሎን ዝመርሕ ዘሎን ኢሳያስ ኣፈወርቂ እዩ እቲ ካብ 9

0: ከም ብሒቱ ይርከብ ወይዘሮ ኣዳነሽ ብሰንግቲ ኣብ ደቀን ኣብ ዕድቃዊ ቃልሲ ዝነበሮም ተሳትፎን ብእኡ ዝመፀ ፀቕጥታትን ኣስመራ ብሰላም ክነብራ ብዘይምኽኣልን 1978 ኣብ እዋንቲ ብስትራቴጂያዊ ምዝላቕ ዝፍለጥ ሰውራ ኤርትራ ኣብኣፍ ደገ ኣስመራ ሓዊስካ ካብ ዝበዝሓ ከተማታት ኤርትራ ናብ ሳሕል ዝተደፍኣሉ እዋን ብሜዳ ቢለን ናብ ኣሜሪካ ከምዝተሰድዳ ሓበሬታ ሚኒስትሪ ዜና ይነፅር ኤርትራ ናፅነታ ምስ ረኸበት ድማ ናብ ሃገረን ዝተመልሳ ክኾና ከለዋ በዓል ቤተን ኣቶ ኣፈወርቂ ኣብርሃም 1993 ዓሪፎም ወይዘሮ ኣዳነሽ ድማ ክሳብ ዕለተ ሞተን ኣብ ኤርትራ ክነብራ ፀኒሐን
1: ሕዚ ድማ ሓፀርቲ ዜናታት ክነግረኩም ኣብ ቨነዙዋላ ዘጋጠመ ምንቅጥቃጥ ምድሪ ኣብ ሰብን ንብረትን ከቢድ ጉድኣት ኣውሪዱ በቲ ድርብ ምንቅጥቃጥ ዛጊድ 164 ሰባት ሞይቶም ካልኦት ኣሽሓት ሰባት ሃለዋቶም ኣይትፈለጠን እቲ ትማለይቲ ዘጋጠመ ምንቅጥቃጥ ምድሪ ፈለማ 7.2 ኣብ ውሽጢ ሓደ ደቂቕ ዘጋጠመ እቲ ዝዓበየ ድማ 7.5 ሬክተር ስኬል ዝርካ እዩ ፕረዚደንት ኣሜሪካ ምስ ኩናት ኢራን ብዝተሓሓዝ ተወሳኺ ባጀት ክወሃቦ ንባይቶታ ሃገር ሓቲቱ ክልቲኡ ባይቶታት እቲ ሃገር እቲ ኩናት ደው ክብል ወይ ብፍቓድ ኮንግረስ ክካየድ ዝድንግግ እማመ ድሕሪ ምፅዳቑ እዩ ዶናልድ ትራምፕ ኣስታት 88 ቢልዮን ዶላር ተወሳኺ ገንዘብ ዝሓትት ዘሎ እቲ ትማሊ ብሰነት ዝፀደቐ ሕጊ ኩናት ናይ ምእዋጅ ስልጣን ካብ ኢድ እቲ ፕረዚደንት ዝምዝዕ እዩ እንተኾነ ቀያዲ ክኸውን ፕረዚደንት ክታሞ ከምብረሉ ኣለዎ ትካል ቴክኖሎጂ ኣፕል ኣብ ዋጋታት ዘፍረየን ማክቡክ ኮምፒተራትን ኣይፓዳትን ዓብዪ ወሳኺ ገይሩ እቲ ኣፍራይ ኣይፎን ስልክታት ዝኾነ ትካል ወሲንዎ ዘሎ 20 ሚታዊ ተወሳኺ ንምኽዛን ሓበሬታ ዝውዕል ቺፓት ንምርካብ ዝግበር ወፃእታት ይዓርግ ብምህላው ዝሰዓበ ምዃኑ ይገልጽ እንተኾነ ዋጋ ኣይፎናት ዛጊድ ወሳኺ ኣይተገበረሉን ዘሎ ኣብ ነፍሲ ወከፍ ዓመት ልዕሊ 300,000 ደቂ ኣንስትዮ ንዝቐትል ብደረጃ ዓለም ከዓ እቲ ራብዓይ ቀታል ዓይነት መንሽሮ ዝኾነ መንሽሮ ኣፍ ደገ ማህፀን ብ900 ሚታዊት ከጉድል ዝኽእል ፍታሕ ተረኺቡሎ ንሱ ከዓ ክታበት HPV እዩ እዚ ክታበት እዚ ንመን እዩ ዝውሃብ ንኩሉ ሰብ ከ ክበፅሕ ድዩ ኣዜብ ብርሃነ
0: ትምራ ምርቲ ከም ዝሕብርዎ እዚ ክታበት እዚ ነቶም ቀንዲ ጠንቂ መንሽሮ ክሳድ ማህፀን መሃንቱስ ፍረ ነብሲ ክሳድን ርእስን ዝኾኑ 9 ዓይነት ቫይረሳት HPV ይከላኸል እዚ ክታበት እዚ ብውሕዱ ን10 ዓመታት ምናልባት እውን ካብኡ ንላዕሊ ናይ ምክልኻል ዓቕሚ ከም ዘለዎ እዩ ዝግለጽ ካብቲ ብሰንኪ መንሽሮ ክሳድ ማህፀን ዘጋጥሞት እቲ ልዕሊ 85 ሚታዊት ኣብ ትሑትን ማእከላይ እቶት ዘለዎን ሃገራት እዩ ዝወርድ ውድብ ጥዕና ዓለም ክሳብ 2030 ዓመተ ምህረት ሸፈነ ክታበት HPV 900 ሚታዊት ብምብፃሕ ነዚ ሕማም እዚ ኣብ ዝቕፅል ክፍለ ዘመን ሙሉእ ንሙሉእ ንምውጋድ ዓሊሙ ይሰርሕ ኣሎ ዛጊት 165 ሃገራት ነዚ ክታበት እዚ እኳ እንተ ኣተኣታተውኡ ብሰንኪ ድሩት ተበፃሕነት ሕክምናን ስሩዕ መርመራታት ግን ክሳብ ሕጂ 31 ሚታዊት ኣዋልድ ጥራይን እንተዋሕደ ሓንሳብ ተኸቲበን ዘለዋ እዚ ክታበት ንመን እዩ ዝውሃብ ውድብ ጥዕና ዓለም ዕድሚኦም ካብ 9 ክሳብ 14 ዓመት ንዝኾነ ህፃናት ቀዳምነት ክውሃብ ይመክር ምክንያቱ እቲ ክታበት ዝበለፀ ዝሰርሕ ህፃናዊ ፀወታዊ ርክብ ቅድሚ ምጅማሮም ብቫይረስ HPV ቅድሚ ምልካፎምን እንተተዋሂቦም ጥራይ እዩ እዚ ቫይረስ እዚ ሓንሳብ ናብ ኣካላት ምስ ኣተወ እቲ ክታበት ናይ ምጥፋዕ ዓቕሚ የብሉን እቲ ክታበት ንጥዕና ዘለዎም ህፃናት ብሓደ ወይ ክልተ መጠን መድሃኒት ክውሃብ ከሎ እቲ ክታበት ንጥዕና ዘለዎም ህፃናት ብሓደ ወይ ክልተ መጠን መድሃኒት ዶዝ ክውሃብ ከሎ ድኹም ስርዓት ምክልኻል ንዘለዎም ሰባት ግን ክልተ ወይ 3 ዶዝ ክውሃቦም ይኽእል HPV እንታይ እዩ HPV ሁማን ፓፒሎማ ቫይረስ ንልዕሊ 100 ዝተፈላለዩ ዓይነት ቫይረሳት ዝተዋህበ ስም እዩ እዚ ቫይረስ እዚ ቆርበት ምስ ቆርበት ብምትንኻፍ ብፍላይ ካብ እዋን ፀወታዊ ርክብ ብቐሊሉ ይላባዕ ክሳብ 80 ምእታዊ ዝኸውን ናይ ዓለምና ህዝቢ ቅድሚ መበል 25 ዓመት ዕድሚኡ ነዚ ቫይረስ ይቃላዕ እዩ መብዛሕትኡ ግዜ ምልክት ዘየርኢ እኳ እንትኾነ ሓደሓደ ግዜ ግን ኣብ ኢድ እግሪ ወይ ፍረነፍሲ ጡብ ኣድጊ ዋርትስ ክወፅእ ይኽእል እዩ እዚ ቫይረስ ኣብ ኣካላትና ፀኒሑ ምስ ዝብርትዕ ግን ናብ መንሽሮ ይምዕብል ሩዋንዳ ካብ ሃገራት ኣፍሪቃ እታ ቀዳመይቲ ወፍሪ ክታበት HPV ዘተኣታተወትን ውድብ ጥዕና ዓለም ከም መርኣያ እትጥቀስን ሃገር እያ ካብ 2011 ጀሚራ ብዝገበረቶ ናይ ክታበት መርምራ ወፍሪ ኣብ ቀዳማይ ዓመት ጥራይ 90 ሚታዊት ኣዋልድ ክኽተባ ገይረ እያ ሕጂ እውን ክሳብ መወዳእታ 2027 ዓመተ ምህረት እዚ ሕማም እዚ ካብቲ ሃገር ፈፂሙ ንምጥፋእ ትሰርሕ ኣላ እቲ ክታበት ንመንሽሮ ክሳድ ማህፀን ናይ ምምዕባል ዕድል ብዓብዩ ዝቕንስ እኳ እንትኾነ ካብ ኩሉ ዓይነት HPV ግን ኣይከላኸልን እዩ ስለዚ ኩለን ደቂ ኣንስትዮ ዕድሚኤን 25 ዓመት

0: ምስ መልኣ ናብ ሕክምና ብምኻድ ስሩዕ ናይ ክሳድ ማህፀን መርመራ ክገብራ ውድብ ጥዕና ዓለም ይምዕድ
1: ንሎማዓልቲ ዝበልናዮም ምድላዋትና እዚኦም ነይሮም ዝኸበርኩም ሰማዕትና ተወሳኽቲ ሓበሬታታትን ትንታንታትን ኣብ በመርበብ ሓበሬታና www.bbc.com/ትግርኛ ኣብ በመርበብ ኣብ ፌስቡክና ቢቢሲ ኒውስ ትግርኛ ናብ ዋትስኣፕ ቻነልና ቢቢሲ ኒውስ ትግርኛ ብምፅምባር ከምኡ እውን ንቲክቶክና ፈለው ብምግባር ንዩትዩብና ሰብስክራይብ ብምግባር ትረኽብዎም ኩሉ ግዜ ንኣነ ሓሪኹም ስለ ትከታተሉና ኣዝየ ኣመስግን ላያን ፅጋቤ ፅባሕ ክንራኸብ ኢና ሰላም ሰላም